0: ኣደሰነ ድምፆም ክህቡ ጀሚሮም እዚ ሬድዮ ስፔስ ብቋንቋ ትግርኛ ዝፍኖ መደብ እዩ። ኣርሳት ዜና ኹም ክሰመፀኒሕኩም ሰማዕትና ዝርዝራቱ ይስዕብ። መንግስቲ ኣውስትራልያ ብዛዕባ ኣብ ግብሪ ክገብሮ መዲቦ ዘሎ ምምሕያሽ ዝምልከት ኣብ ንግድን ኣብ ዕዳጋ ኣባይትን ካሕድሮ ዝኽእል ፅልዋ ሰልፍታት ዋን ኔሽን ግሪንስን ሰልፊ ጥምረትን ብቐጻሊ ይነቕፉ ኣለዉ። እቲ መንግስቲ ኣብ ካብ ርእሰ ማል ዝርከብ መኽሰብ ማለት ካፒታል ጌን ታክስ ኣብ ኔጋቲቭ ጌን ከምኡውን ንሰራሕተኛታት ሕድገት ናይ 250 ዶላር ዝኽፈል ቀረፂ ለውጢ ሕጊ ከተኣታቱ ኣብ ዘሎ እዩ። ሰልፊ ሌበር ነቲ ናይ ቀረፂ ለውጢ ኣብ ዕዳጋ ገዛውቲ ዓብ ፀቕጢ ክፈጥር እዩ ዝብል ወቐሳ ብቐጻሊ ዝነፅጎ ኮይኑ ሚኒስተር ገዛውቲ ክሌር ኦኔል ንኤቢሲ ከም ዝገለፀቶ ቀንዲ ጠንቂ ምውሳኽ ዋጋታት ገዛውቲ ኣውስትራልያ ወለድ ልቓሕ ምዃኑ እያ ትገልጽ። ኣፈናዊ ሓበሬታ ኮተሌት ከም ዝሕብሮ ኣብዝሓለፈ ሰሙን ኣብ ዋና ከተማታት ንጨረታ ካብ ዝቐረበ ገዛውቲ ኣብ ውሽጢ 6ዱሽተ ዓመታት ትሕቲ 50 ሚእታዊ ከም ዝወረደ ይሕብር። ናይ ሰልፊ ተቃዋሚ ተጣባባቂ ትሬጀረር ቲም ዋልሰን እዚ ብሰንኪቲ መንግስቲ ዘውፅኦ ፖሊሲታት ምዃኑ እዩ ዝገልጽ።
1: What it tells us is Labor's toxic taxes have acted as a sledgehammer on the confidence in the market.
0: እዚ ዘርእየና እቲ ሰልፊ ሌበር ዘተኣተቶዎ መርዛም ሕጊ ቀረፅ ወይ ግብሪ ነቲ ኣብ ዕዳጋ ዘሎ ምትእምማን ኣብ ወፍሪ ምትእምማን ከምኡን ኣብ መፃእቲ ሃገር ምትእምማን ከም ዝፈርስ ገይርዎ ኣሎ። ሕማቕ ኣጋጣሚ ኮይኑ እቲ መንግስቲ ናይ ኣውስትራልያ ቁጠባ ንምድኻምን ንናይ ኣውስትራልያውያን እምንቶ ንምንካይን ክኢላ መንግስቲ እዩ። ሰራዊት ሕብራት መንግስታት ኣሜሪካ ምብራቃዊ ፓስፊክ ኣብ ልዕሊ ሓንቲ መርከብ ውግእ መጥቃዕቲ ከም ዘካየደን ሰለስተ ሰባት ከም ዝቐተለን ገሊጹ። እቲ ካልኣይ መጥቃዕቲ ኣብ ውሽጢ ሒደት መዓልታት እዩ ተፈጺሙ። እቲ ናይ ኣሜሪካ እዚ ደቡብ ኣብ ማሕበራዊ መራኸቢ ኤክስ ኣብ ዘስፖሮ ጽሑፍ እታ መርከብ ኣብቲ ኣብ ምብራቃዊ ፓስፊክ ዝርከብ ዘይሕጋዊ ሓሽሽ ከተሰጋግር ከላ ከም ዝረኸባ እዩ ገሊጹ። እቶም ብሰንኪ ኣርቲፊሻላዊ ብልሒ ወይ ኤኣይ ምክንያት ስርሖም ዝሓድጉ ሰራሕተኛታት ኣብ ትሕቲ ብዙሕ ሚልዮናት ዶላራት መንግስቲ ዘዳልዎ ናይ ምድሓን መስርሕ ክኣትዉ እዮም ተባሂሉ። መንግስቲ ቪክቶርያ ነቶም ኣብ ሓደገኛ ኩነታት ዝርከቡ ሰራሕተኛታት ንምድጋፍ ተባሂሉ ዝተዳለወ ናይ ሞያ ናይ ምድሓን ውጥን 8.2 ሚልዮን ዶላር ዘካተተ ናይ 14 ሚልዮን ዶላር ባጀት መዲቡ ኣሎ። ኤኣይ ርዕመት ንፍርያምነት ክብ ከብሎ ትፅቢት ዝግበረሉ እኳ እንተኾነ እቲ ቴክኖሎጂ ብዙሕ ስራሕ ክወስድ ምዃኑ ድማ ስእነት ስራሕ ከይፈጥር ኣስጊኡ ኣሎ። እዚ ቴክኖሎጂ ክሳዕ 20 ሚእታዊ ሰራሕተኛታት ከም ዝንኪ ዝገብር ከም ዝኽእል ብክኢላታት ይግመት። ካብ ሓደ ሰነ ጀሚሩ ኣብ ቪክቶርያ ዝነብሩ ንህዝባዊ መጓዓዝያ ክሳዕ መወዳእታ ናይዚ ዓመት እዚ ፍርቂ ዋጋ ጥራይ ብምኽፋል ጉዕዞኦም ክገብሩ እዮም። ቪክቶርያውያን ካብ ሚሚያዝያ ኣትሒዞም ብመንግስቲ ለበር ክብሪ መነባብሮ ንምቅላል ብነፃ ህዝባዊ መጓዓዝያ ክጥቀሙ እዮም ፀኒሖም። ፕሪምየር ጃሲንታ ኣለን ብቐጻሊ ህዝባዊ መጓዓዝያ ዝጥቀሙ ተጓዓዝቲ ብኣማኢት ዝቁፀር ዶላር ከድሕኑ ከም ዝኽእሉ ትገልጽ።
2: It'll save people up to $850. Again, it's another way that we can help households keep money in their budget.
0: ንሰባት $850 ካብ ወፃኢ ከድሕኖም እዩ። ኣብዚ እዋን እዚ እውን ንስድራ ቤታት ገንዘቦም ኣብ ጅቦ ኣባጀቶም ንክዕቅቡ ክንሕግዘሉ ንኽእል ካልእ መገዲ እዩ። ንብዙሓት ቪክቶርያውያን ከም ዘዘራረብኩም ገንዘብ ከም ኣብ ናይ ገዛ ክራይ ዝኣመሰለ ካልእ ኣገዳሲ ነገራት ከም ንክራይ ሞርጌጅ ካልእ ክፍሊታትን ዝወ ፅኦም። ስለዚ ኢኻ ኢና ክሳዕ መወዳእታ ዓመት እዚ ደገፍ ክንገብር ዝወሰና። ኢትዮጵያውያን ኣብቲ እቲ ኣብ ስልጣን ዘሎ ሰልፊ ብልፅግና ብሰፊሕ ክዕወተሉ ትፅቢት ዝግበሮ ምርጫ ሎሚ ሓደ ሰነ ድምፆም ክህቡ እዮም። ናይ ቀዳማይ ሚኒስትር ኣብዪ ኣሕመድ ሰልፊ ብልፅግና ኣብዚ ሕጂ እዋን ኣባይ ተወከልቲ ህዝቢ ልዕሊ 500 መናብር ሒዙ ዘሎ እዩ። ኣብዚ ምርጫ እዚ ድማ ሰልፉ ብዙሕ መናብር ብምሓዝ ክዕወት ትፅቢት ይግበረሉ። በዚ ኣብዪ ኣሕመድ ንተወሳኺ 5 ዓመት ስልጣኑ ክቕፅል ከኽእሎ እዩ። ኣስታት 50 ሚልዮን ህዝቢ ካብ 130 ሚልዮን ኢትዮጵያውያን ዝኾኑ ሰባት ንኣባላት ቤት ምክሪ ወከልቲ ድምፂ ክህቡ ትፅቢት ይግበር። ኣብ ትግራይ ምርጫ ዘየለ ኮይኑ ኣብ ክልላት ኣምሓራን ኦሮሞያን ኣብ ዝርከብ ዝበዝሐ ህዝቢ ዝነብረሉ ዞባታት ብዘሎ ዕግርግር ነቲ መስርሕ ምርጫ ክፀልዎ ከም ዝኽእል ተዓዘብቲ ይገልፁ። ሓድሽ መፅናዕቲ ከም ዝሕብሮ ናይ ፖሊን ሃንሰን ሰልፍ ዋን ኔሽን ኣብ ኣውስትራልያ ዝበዝሐ ደግ

0: ድጋፍ ደገፍ ዘሎ ሰልፊ ኮይኑ ተረኺቡ። እቲ ኣብ ዘ ኣውስትራልያን ፋይናንሽል ሬቪው ሎሚ ሶኒ ሓደ ሰነድ ተሓትመ ንዋን ኔሽን ዝውሃብ ደገፍ 4.3 ብምውሳኽ 31% በፂሕ ኣሎ። ናይ ሰልፊ ለበር ቀዳማይ ድምፂ ብ3.3 ብምትሓት 28% ኮይኑ እንተኾነ ግን ሬድ ብሪጅ ዝገበሮ መፅናዕቲ ሰልፊ ለበር ንዋን ኔሽን 51% ን49% ይመርሖ። እቲ ሰልፊ ዋን ኔሽን ብህዝቢ ዝተመርፀ ክትምረፅ ቀዳማይ ሰልፊ ምዃኑ ዝገለፀ መፅናዕቲ ኣንቶኒ ኣልቤነዝ ቀዳማይ ተመራፂ ቀዳማይ ሚኒስትር ምዃኑ ረኺቡሎ። እቲ ብሪጅ ግሩፕ ኣንሽንት ሪሰርች ዝተገብረ መፅናዕቲ እቲ ቀዳማይ ሚኒስትር ብ31% ድምፂ ቀዳማይ ክኸውን ከሎ ሰነተር ሃንሰን ብ25% ከምኡ ናይ ሰልፊ ተቃዋሚ መራሒ ኣንጉስ ተይለር ከም ቀዳማይ ሚኒስትር ክኸውን ዘለዎ ዕድል 14% ድምፂ ጥራዩ ረኺቡ። ኣብ ብሪስበን ኣብ ቪክቶርያ ፓርክ ንዝስራሕ ሓድሽ ስተድዮም ዝቃወሙ ሰልፈኛታት ዳግማይ ኣብ ቀዳማ ሰንበት ተቃውሞኦም ኣስሚዖም። ቡልዶዘራት ነቲ ናይ 3.6 ቢልዮን ዝውድእ ን232 ኦሎምፒክ ዝስራሕ ስተድዮም ንምህናፅ መገዲ ምፅራይ ሎሚ ክጅመር ትፅቢት ይግበር። ኣብቲ ከባቢ ኣብ ዝርከብ ኤምባሲ ድኳናት ዝነብሩ ሰባት ካብቲ ቦታ ብሓይሊ ናብ ካልእ ቦታ ክግዕዙ ተገዲዶም። ብዓርቢ እቲ ወጥሪ ኣብ ዝለዓለ በፂሑ ከም ዝነበረ ይፍለጥ። ናይ ያጋራ ሽማግለ ጌጃ ኬሪ ቻልተን ኣብቲ ኩነታት ኣብ ዘስማዐቶ መደረ እዚ ስራሕ ነቲ ናይ ቀዳሞት ህዝብታት ቅዱስ ቦታ ምዕናው እዩ ክትብል ቃላ ኣስሚዓ።
1: is deeply wounding us and many different First Nations people here.
0: እዚ ተግባር እዚ ኣዝዩ ዘቕስለና ተግባር እዩ። ብዙሓት ቀዳሞት ህዝብታት ድማ ኣብ ሃገርያ ጋራ ይርከቡ። ስለዚ ነዚ ኣዝዩ ጥንታውን ማራኽን ፍሉይን ትርጉም ዘለዎን ቦታ እዚ ንምቅዋም ነፍሲ ወከፍኩም ሎሚ እጃምኩም ንክትገብሩን መልእኽቲ ንኸትሕልፉን ስለዝተመፃእኹም ንኩላትኩም ከመስግነኩም እደሊ። ሓደ ላዕለዋይ ኢራናዊ በዓል ስልጣን ፕረዚደንት ማስዑድ ፔጅስኪያ ብፍቓዱ ካብ ስልጣን ከም ዝወረደ ንዝገለጾ ጸብጻብ ነጪግዎ። ኢራን ኢንተርናሽናልን ኣብ ለንደን ዝመደበሮም ብዙሓት ናይ ሳተላይት መደበር ቴሌቭዥናት ንሓደ ስሙ ዘይተጠቕሰ በዓል ስልጣን ምርኩስ ብምግባር ሓለዋ ሰውራ ኢራን ንዝበዝሐ ክፋል መንግስቲ ከም ዝተቋጻጸረ ጥርዓናት ምስ ቀረበ እቲ ፕረዚደንት ማስዑድ ስልጣኑ ከምዚ ሓደገ ፀብፂቦም። ምክትል ሓላፊ ርክባት እቲ ፕረዚደንታዊ ቤት ፅሕፈት ዝኾነ መሓመድ ታባቲዒ ኣብ ዝሃቦ መግለፂ ግን ነቲ ብዛዕባ ስምብታ ዝገልፅ ደብዳቤ ሓሶት ከም ዝኾነ መቐፀልታቲ ኣብ መራኸቢ ብዙሓን ዝግበር ናይ ወፃኢ ጉዳያት ፀወታታት ኢሉ ዝገለፆ ከም ዝኾነን ኣፍሊጡ። እዚ ከምዚ ኢሉ እንከሎ ሚኒስተር ጉዳያት ወፃኢ ኢራን ዓባስ ኣራጋቺ ብዛዕባ ተኽስዶ ምባል ኣብ መንጎ ኢራንን ኣሜሪካን ዝግበር ዝርርብ ከም ዝቐፀለ ገሊፁ። ክሳዕ እቲ ስምምዕ ዝፍረም ርጉፅ ነገር ከምዚ የለውን ኣፍሊጡ። ፕረዚደንት ኣሜሪካ ዶናልድ ትራምፕ ብዓርቢ 27 ጉንበት ምስ ኣማኸርቱ ዝተራኸበ ኮይኑ ግና እቲ ውግእ ደው ንምባል ነቲ መፃወ ሆርሙዝ ንምኽፋትን ዝሰማማዕ እንተኮይኑ ግና ኣየፍለጠን ዘሎ። ሓላፊ ውድብ ጥዕና ዓለም ኣብ ኮንጎ እቲ ብሕማም ኢቦላ ተጠቂዑ ዘሎ ህዝቢ ኣውራጃ ኮስሌሲ ናብ ሕክምና ክቐርብን ድሕነቶም ክሕልውን ዘኽእሉ ስጉምትታት ክወስዱ ፀዊዑ። እዚ ሕማም እዚ ኣብ ዲሞክራስያዊ ኮንጎ ንመበል 17 ካብቲ ቅድሚ ፍርቂ ዘመን ኢቦላ ተረኽበሉ ድማ ኣብ ሳልሳይ ደረጃ ዝስራዕ ለበዳ ኮይኑ እዩ ተኸሲቱ ዘሎ። ዳይረክተር ውድብ ጥዕና ዓለም ቴድሮስ ኣድሓኖም ናብ ዲኣርሲ ኣብ ዝገበሮ ምብፃሕ እቲ ለበዳ ቅድሚ እቲ ዓለም ለኻዊ ግብረ መልሲ ቀዲሙ ይኸይድ ከም ዘሎ ተዛሪቡ ነይሩ።
2: This outbreak is caused by the Bundibugyo virus for which no licensed vaccine or treatment currently exists.
0: እዚ ምልባዕ እዚ ብሰንኪቲ ኣብዚ እዋን እዚ ፍቓድ ዘለዎ ክታበትን ሕክምናን ዘይብሉ ቢዮንድ ቡጊ ቫይረስ ዝስዕብ ዘሎ እዩ። እዚ ግን ተስፋ ዘይብሉ ይኮነን። ብሰንኪቲ ሳንዲግዮ ዝበሃል ቫይረስ ዝመፅእ ኢቦላ ፅቡቅ ሕክምናዊ ክንክን ብምግባር ሰባት ክድሕኑ ይኽእሉ እዮም። ኣብዚ ኢትዩሩ ዝርከብ ገለ ሰባት ድማ ድሮ ሓውዮም ኣለው። ኣቐዲምካ ክንክን ምግባር ናይ ሓቂ ለውጢ ዘምፅ እዩ።
2: This outbreak is caused by the Bundibugyo virus for me.
0: ናይ ፈረንሳ ፕረዚደንት ኢማኑኤል ማክሮን ድሕሪ እቲ ፈረንሳዊት ጋንታ ፒኤስጂ ንካልኣይ ግዜ ናይ ሻምፒዮንስ ሊግ ዓወት ምጭባጣ እንቋ ሓጎሰና ኢሉ ኣብ ግንቢ ኤፍል ብዙሕ ህዝቢ ንዓወት እታ ጋንታ ንምፅምባል ድሕሪ ምእካቡ ኣብ መላእ ፈረንሳ ብርቱዕ ግጭት ኣጋጢሙ ፖሊስ ድማ ብኣማኣይቲ ንዝቁፀሩ ሰባት ኣብ ትሕቲ ቀይዲ ኣእትዩ ሚኒስተር ውሽጣዊ ጉዳያት እቲ ሃገር ላውረንት ኑነዝ ከም ዝሓበሮ ኣብ ፓሪስን ኣብ ካልኦት ከተማታትን 787 ተኣሲሮም 57 ኣባላት ፖሊስ ድማ ቆሲሎም ነዚ እዚ ዝኾነ ደገፍቲ ኩዕሶ እግሪ ሓዊ ኣጉዶም ስርቅን ስርቂ ድኳናትን ድሕሪ ምክያዶምን እዩ ጋንታ ፒኤስጂ ንእንግሊዛዊት ኣርሰናል ስዒራያ ናይ ሎሚ ዓመት ናይ ኣውሮጳ ሻምፒዮን ኮይና ዘላ ሎሚ ዘሎ ኩነታት ኣየር ቀንዲ ከተማታት ኣውስትራልያ ፐርዝ ክዘንብ እዩ ዝለዓለ 21 ዲግሪ ሴንቲግሬድ ኣብ ኣደላይድ እውን ክዘንብ እዩ ዝለዓለ 17 ኣብ መልበርን ክዘንብ እዩ ዝለዓለ 14 ኣብ ሆባርት እውን ክዘንብ እዩ ዝለዓለ 13 ኣብ ካምቢራ ብከፊል ደበና 13 ኣብ ሲድኒ ፀሓይ ኩዕል ዝለዓለ 19 ኣብ ብሪስበን ፀሓይ ኩዕል ዝለዓለ 22 ኣብ ዳርዊን እውን ፀሓይ እዩ ዝለዓለ 31 ዲግሪ ሴንቲግሬድ ሎሚ ሓደ ናይ ኣውስትራልያ ዶላር 72 ሳንቲም ናይ ኣሜሪካ ዶላር ሓደ ናይ ኣውስትራልያ ዶላር 113 ቅርሽን 47 ሳንቲም ናይ ኢትዮጵያ ብር ይሽረፍ ኣሎ ዜና ወዲእና ኣለና

0: ኩራ ስማት
1: ና በዘናይ ሃጎስ ብርሃነ ዜማ ተዛኒኩም ክትኮኑ ተስፋና ገበርኩን አብቲ ዝቅጽል መደብና ከስክረኩም አውሮፓን ኤሽያን ሙቀት ተለብሊበን ውድብ ሜትሮሎጂ ዓለም ግና እዚ ኢዩ እቲ ማዕበል ሙቀት ክብል ገሊፁ ዝብል ኣርእስቲ ዘሎ ኢብራሂም ዓሊ ዘጠሎ ብዛዕባ ለውጢ ክሊማ ዝምልከት ተዳሊ ዘሎ ናብኡ ክብለኩም

ውድብ ሜቴሮሎጂ ዓለም ዘውፅኦ ሓደ ጸብጻብ ዝመፁ ሓሙሽተ ዓመታት ግሎባዊ መዛግብቲ መጠን ሙቐት ክሓማሽሹ ምዃኖም ልዑል ተኽእሎሎ ክብል ደምዲሙ። እዞም ሓደስቲ ትንበያታት ክሊማ ውድብ ሕቡራት ሃገራት ልዑል ተኽእሎ ዝተቓላጠፈ ምውዓይ ክሳብ 2030 ኣብ ዘሎ ግዜ ክህሉ ይምቱ። መሬት እቲ ክብረ ወሰን ዝወዓየ ተባሂሉ ዝተመዝገበሉ ዓመት ዝሓማሸሸትሉን ቀጻሊ ነቲ ኣብ 2025 ንድሕነት ቅቡል እዩ ተባሂሉ ዝተቐመጠ ደረት ክሊማ ዓለም ሓሊፋ ዝኸደትሉን ኮይኑኣሎ። ኣብ ኤውሮጳ ኣብዚ ድሮ ከም ሓጋይ ኮይኑ ዝስምዓካ መወዳእታ ወቕቲ ጽድያ ብሙቐት ይልብለብለው። ሬቸል ሃሪስ ኣብ ፈረንሳ ምብጻሕ ትፍጽም ኣላ። ክሳብ ሕጂ ዘሐጉስ ተመክሮ ኣይኮነን ዘሎ ትብል፣ እዚ ፈጺሙ ዘይምቺ እዩ። ኣብዚ ኩነታት ኣየር ብእግርኻ ክትዛወርን ዓዲ ክትፍትሽን ከቢድ እዩ። ኣህጉር ኤስያ እውን ማዕበላት ሙቐት ይሓልፉ ኣለው። ዶክተር ሲየዳ ሳምራ ዛይዲ ኣብ ፓኪስታን ደሴት ባባ ናይ ካራቺ ኣብ ኢንደስ ሆስፒታል ክሊኒክ ሓኪም እያ። እታ ደሴት ሓደ ዘመን ዝጸንሐ ሰፈራ ገማግም ባሕሪ ከባቢ 25,000 ሰባት እያ። ብምኽንያት እዚ ኩተር ሙቐትን ሓርፋፋት ኩነታት ኣየርን ኣብዚ ደቂ ኣንስትዮ ማይ ንምምጻእ ጥራይ ነዋሕቲ ርሕቀታት ክጓዓዝ ኣለውን። እዚ ብተፈጥሩ ካልኦት ተወሰኽቲ ጸገማት ኣብ ግዜ ጥንሰን ይፈጥረለን። ተኽእሎ ሓደጋ ጥዕና ንኣደን ቈልዓን ድማ ይውስኾ። ብዙሓት ህፃናት ሕፅረት መኣዛታት መግቢ ኣጥቂዕዎምን ዘይጥዑያት ኮይኖም እዮም ዝውለዱ። ኣብ ገሊኡ ኣብዘይ ግዜኦም ወይ ትሑት ክብደት ሃልይዎም ይውለዱ። ብተወሳኺ ብዙሓት ካብዚኦም ህፃናት ብሕፅረት ደም ወይ ኣነምያ፣ ሕፅረት ቫይታሚን ዲን፣ ካልኦት ሕልኽለኻት ጥዕናን ይሰቕዩ። ውድብ ሜቴሮሎጂ ዓለም ምስ ቤት ፅሕፈት ሜት ዩኬ ብምዃን እዞም ተርእዮታት ዘሰንብዱ ወይ ዝገርሙ ከም ዘይኮኑ ዘረጋግጽ ሓደ ጸብጻብ ኣውፅኡ። መሊሳ ሲ ብሩክ ሓንቲ ካብቶም ኣዳለውቲ እቲ ጸብጻብ እያ። እዚ መረጋገጺ ናይቲ ድሮ ኣቐዲምና ፈሊጥናዮ ዝነበርና እዩ። ክሊማ ይመውቕን ማእከላይ መጠን ግሎባዊ ሙቐት ምውሳኺ ይቕጽልን ከም ዘሎ ኣዝዩ ንጹር ዝኾነ ጭብጥ ኣሎ። እቲ ጸብጻብ ካብ ዝተፈላለዩ ሃገራት ዝኾኑ 13 ዝተፈላለዩ ሞዴላት ክሊማ ተጠቒሙ ዝረኸቦም ከባቢ 200 ዝተመስርሑ ቀመራት ማእከላይ ግምጋም ረኺቡ ግሎባዊ መጠናት ሙቐት ኣብ ዝቕጽሉ 5 ዓመታት ይትንበ። እቶም ክሊማዊ ትንበያታቶም ልዑል ተኽእሎ ዝያዳ ዝተቓላጠፈ ምውዓይ ክሳብ 2030 ኣብ ዘሎ ግዜ ክህሉ የመልክቱ። ዶክተር ሲ ብሩክ ስምምዕ ክሊማ ፓሪስ ጸኒዑ ክጸንሕ ተኽእሎ ከም ዘየለ ዝያዳ ንጹር እናኾነ ይኸይዳሎ ትብል፣ ሓደ ካብዞም ዝመጹ 5 ዓመታት ሓድሽ ክብሮ ወሰን ዝኾነ መጠን ከመዝግብ ኣዝዩ ተኽእሎሎ ናይ 86 ካብ 100 ይዕድል። እቲ ክብሮ ወሰን ዝኾነ ዓመት ኣብዚ እዋን 2024 እዩ። ግሎባዊ ማእከላይ ሙቐት መጠን ድማ ብውሕዱ ኣብ ሓደ ካብቶም 5 ዓመታት ልዕሊ 1.5 ዲግሪ ሰንቲግሬድ ክኸይድ ናይ 91 ካብ 100 ተኽእሎሎ። ኩሉ እዚ ሳዕቤናት ኣለዎ። እቲ ውድብ ሜቴሮሎጂ ዓለም ኣብቲ ወሳኒ ኣካል ተፈጥሮዊ ምክልኻል መሬት ኣንጻር ሰብ ዝጠንቁ ለውጢ ክሊማ ዝኾነ ኣማዞን፣ ሓደገኛ ዝኾነ ደርቂ ምስ ተኽእሎታት ባርዕ ጫካ ከጋጥሞ ትጽቢት ይገብር። ዶክተር ሲ ብሩክ እቲ ኣርክቲክ እውን ኣብ ከምኡ እዩ ዘሎ ትብል፣ ምሟቕ ኣርክቲክ ዓብዪ ጽልዋታት ኣብ ስርዓተ ኩነታት ኣየር እውን ከስዕብ ይኽእል እዩ። ስለዚ ዝሑላት ኣየራት ኣርክቲክ ከም ሓደ ሽፋን ወይ ከዓ መከላኸሊ ነቶም ኣብቲ ፖላር ቮርቴክስ ተባሂሉ ኣብ ዝጽዋዕ ኣብ ላዕሊ ዝርከቡ ንፋሳት ክለ ኣየር ኮይኖም የገልግሉ። እዚኦም ብምሟቕ ኣርክቲክ እንተተዘሪጎም እዚ ንፖላር ቮርቴክስ ክዘርጎ ተኽእሎ ኣለዎ። ዝያዳ ኩቱራት ዝኾኑ ክስተታት ኩነታት ኣየር እውን ከምጽእ ይኽእል፣ ብፍላይ ድማ ኣብ ሰሜናውያን ክፋላት ወይ ላቲቲዩዳት። ዮሃን ሮክስትሮም ዳይረክተር ትካል መጽናዕቲ ጽልዋ ክሊማ ዝኾነ ፖትስዳም ኢንስቲትዩት ፎር ክላይሜት ኢምፓክት ሪሰርች ኣብ ጀርመን እዩ። ንሱ ናይዞም ተርእዮታት መጠን ከም ምጽባብ ዓይነት ክህሉ ጸኒሑ እዩ። ክሳብቲ ቅድም ዝሕሰብ ዝነበረ ዝኸፍአ ክኸውን ኣይክእልን እዩ፣ ግን ከኣ ክሳብቲ ተስፋ ተገይርዎ ዝነበረ ጽቡቕ እውን ኣይክኸውንን እዩ ይብል ዶክተር ሲ ብሩክ። ጸብጻብ ውድብ ሜቴሮሎጂ

0: ዝተሸለሙ እውን ኣብ ተመሳሳሊ መደምደምታይ እዩ በፂሑ ትብል ንሳ ነቲ ዝኸፈ ኣዕናዊ ሳዕብን ናይ መጻኢ ሙቐት ከጉድሎ ወይ ንድሕሪት ክመልሶ ዝኽኣለ ኣብ ቃልሲ ንምምካት ለውጢ ክሊማ መኽሰባት እንተነበሩ እኳ ግን ከዓ ዝያዳ ዝስራሕ እውን ክህሉ ግድን እዩ ትብል ብፍሉይ ተነፂሩ ኣብዚ ጸብጻብ እንተዘይተሸፈነ እኳ እቲ መጠን ምሟቕ ይቀላጠፍ እንተሃልዩ ኣብ ዝብል ስነ ፍልጠታዊ ዘተ ኣሎ እዩ እቲ ሓደ ኣዝዩ ንጹር ዝኾነ ነገር ግን ህፁፅ ስጉምቲ ክሳብ ዘይተወስደ ግሎባዊ መጠናት ሙቐት ምውሳኾም ክቕፅሉ ምዃኖም እዩ
1: SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience today. Email sales@sbs.com.au.
2: sbs.com.au/tigrinya ኣብ ኦንላይን ወትሩ ትበፅሕዎ መርበብ ሓበሬታ ይኹን እዋናዊ ዜናታት ዛዕባታትን መዘናግዒታትን ኣብ sbs.com.au/tigrinya ርኸቡ ስbs ትግርኛ ምስማዕ ዓጊብኩምሉ ዶ ኣብ ፌስቡክና ኣቲኹም እቲ ዝርርብ ቀጽልዎ ሓሳብኩም ኣካፍሉን ላይክ ግበሩናን ስbs ትግርኛ ኣብ ፌስቡክ
3: ነገረ ምርጫ ወይ መረጻ ሎሚ ኣብ ኢትዮጵያ ንመበል ሻውዓይ ግዜ ምርጫ ኣባላት ባይቶ ብህዝቢ ድምፂ ይወሃብ ኣሎ ነዚ ምክንያት ምምግባር ሓደ ሓፂር ፅሑፍ ክቐርበልኩም ኣብ ሕቡራት ሃገራት ኣሜሪካ ኣብ 1968 በቶም ንስልጣን ዝባሓቱ ስሩታት ፖለቲካ ወይ ኢስታብሊሽመንት ፍጊዕ ዝበሎ ብዩዝ ኢንተርናሽናል ፓርቲ ዝፅዋዕ ሰልፊ መንእሰያት ፕረዚደንት ክኸውን ከም ሕፁይ ምርጫ ንሓደ ሓሰማ ኣቕረቡ ስም ናይቲ ሕፁይ ድማ ፒጋሱስ ሰመይዎ እቲ ኣብቲ ፖለቲካ ናይ ኣሜሪካ መእተዊ ቀዳድ ዝሰኣነ ጉጅለ መንእሰያት ካብኡ ኣይትሕለፉ ኢሉ ከም ተቃውሞ ዘቕረቦ ሕፁ እዩ ነይሩ እቲ ፕረዚደንት ክኸውን ዝተሓፂ ሓሸማ ኣብ ቅድሚ ህዝቢ ኣብ ቺካጎ ቀሪቡ ነይሩ ኣብ ቅድሚ ሕፁይ ፕረዚደንቶም ድማ ብዙሓት ብፖሊስ ተቐየዱ ካብ ዘገርም እዋናት ምርጫ ኣሜሪካ ከይወፃእና መል ካርናሃን ዝተባህለ ኣብ 2,000 ሞይቱ ከሎ ሰነተር ኮይኑ ብዓብላሊ ድምፂ ዝተመርፀ ነይሩ እቲ ጉዳይ ከምዚ እዩ ንሱ ንክምረፅ ጎስጓስ ንምግባር ላዕሊ ታሕቲ እናበለ ብሓደጋ ነፋሪት ነፍሱ ትሓልፍ ውፅኢት ናይቲ ምርጫ ግና ድሕር ሞቱ ብዓብላሊ ድምፂ ነቲ ወንበር ሒዙ ዝነበረ ጆን ኣሽኮርፍት ስዒርዎ በዚ ድማ ሞይቱ ከሎ ዝሰዓረ ሰነተር ተባሂሉ ኣብ ታሪክ ተመዝጊቡ ይርከብ ኣብ ገለ ሃገራት ድማ ብኣምባሳዶ ንጉስ ፕረዚደንት ኮይኖም ዝተዓወቱ ከም ዘለዉ ታሪክ መዝጊቡኣሎ ኣብ 1965 ኣብ ፊሊፒንስ ኣብ ዝተገብረ ፕረዚደንታዊ ምርጫ 2 ንከባቢኦም ወኪሎም ፕረዚደንት ኮይኖም ክምረፁ ዝረኸብዎ ድምፂ ማዕረ ምስ ኮነ ብኣምባሳዶ ንጉስ ወይ ኮይንቶስ እቲ ጉዳይ ክዛዘም ኮሚሽን ምርጫ ብዝወሰኖ ውሳነ መሰረት ሓዲኦም ተዓዋት ኮይኑ ጥንታውያን ግሪካውያን ደቂ ኣቴንስ እውን ክለሮቶሪዮን ብዝተባህለ ሎቶሪ ህዝቢ መራሒኡ ክመርፅ ይግበር ነበረ ኣቴናውያን እዚ ኣገባብ ኣመራርፃ ብሃብትን ብትሕዝቶን ስለ ዘይፅሎ ዝያዳ ዲሞክራስያዊ ኢሎም ይኣምኑ ነበሩ እቶም ብዴሳዊ ወይ ኮሚኒስታዊ ፖለቲካ ዝምርሑ ዝነብሩለን ሃገራት መዋዳድርቲ ብዘይብሉ ዜጋታት ንሓደ ሰብ ክመርፁ ይግደዱ ነይሮም መንግስቱ ሃይለማርያም መዋዳድርቲ ዘይነበሮ እንኮ ሕፁይ ፕረዚደንት ኮይኑ ተመሪፁ እዩ ብኢትዮጵያ እቶም ኣባላት ባይቶ ኮይኖም ብህዝቢ ዝምረፁ ንዝተፈላለዩ ጉዳያት ህዝቢ ኣብ ክንዲ እቲ ዝመረፆም ኮይኖም ንክውስኑ ዝሽዮም እዮም ኣብ ከም በዓል ስዊዘርላንድ ኣብ ክንዲ በቶም ዝመረፅዎም ወከልቶም ጥራይ ውሳነ ዝፅበዩ ንብዙሕ ጉዳያት ብመልክዕ ረፈረንደም ድምፆም ክህብሉ ይግበር በዚ ድማ ፍሉይ ተርእዮም ርጫ ተገይሩ እዩ ዝቁፀር ሃገር ዘመሓድሩ ጉዳያት ህዝቢ ብግቡእ ዝፈትሑ ወከልቲ ምምራፅ ኣብ 50 ክፍለ ዘመን ብጥንታውያን ኣቴናውያን

እዩ ጀሚሩ ኣብቲ እዋን ግን ውሕዳት እሞ ድማ ደቂ ተባዕትዮ ጥራዮም ድምፆም ክህቡ ዝፍቀደሎም ዝነበረ ኣብ ምዕራብ ኣውስትራልያ እውን ክሳብ 1894 ደቂ ኣንስትዮ ክመርፃ መሰል ኣይነበረንን። ደቂ ኣንስትዮ ንባይቶ ፌደራል ኣውስትራልያ ድምፀን ክህባ መሰል ዝረኸባ እውን ኣብ 1902 እዩ። እዛ ቀዳሞት ህዝብታታ ጸለምቲ ኣቦርጅናውያን እናሃለዉ ብፃዓዱ እንግሊዛውያን ምስ ተወረረት ደቀባት ድምፆም ክህቡ ኣይኮነን ክሳብ 1962 ከም ህዝቢ እውን ኣይቁፀሩን ዝነበሩ። ኣብ 1984 እዮም ጸለምቲ ደቀባት ኣቦርጅን ከም ካልኦት ኣውስትራልያውያን ድምፆም ክህቡ ናይ ግድን ክኸውን ዝተኻእለ። ልክዕ ከምቲ ናይ ኣውስትራልያ ጸለምቲ ደቀባት እሞ ድማ እቶም ኣብዝሓ ህዝቢ ደቂ ደቡብ ኣፍሪቃ ብዘመን ኣፓርታይድ መሰል ምርጫ ኣይነበሮምን። ኣብ 1994 ንፈለማ እዋን ኣብ ሓፈሻዊ ምርጫ ብዘይዘርእን ዓሌትን ሕብሪ ቆርበትን መሰል ምርጫ ንዜጋታት ብሕጊ ተኣወጀ። ኔልሰን ማንዴላ ድማ ናይ ፈለማ ጸሊም ፕረዚደንት እቲ ሃገር ክኸውን ክኢሉ። ኣብ ኣሜሪካውን ካብ 1965 እዮም ጸለምቲ ኣሜሪካውያን ክመርፁን ክምረፁን ዝተፈቕደሎም። እዛ ጥንታዊትን ምዕብልትን ሃገር ምዃና ብመራሕታ ወትሩ ከበሮ ዝህረመላ ኢትዮጵያ ደሓን ዝኾነ መስርሕ ምርጫ ክትገብር ዝጀመረት ኣብ ዘመነ መለስ ዜናዊ እያ። ኣብ እዋን ንጉሳዊ መንግስቲ እቲ ሰነት ብንጉስ ሃይለ ስላሴ እዩ ዝምረፅ ነበረ። ንባይቶ ድማ ብተዘዋዋሪ ብልሂቃን ከባቢታት ዝምረፁ ዝነበሩ ሃብታማትን ሰብርስትን ገዛእትን እዮም ነይሮም። ተራ ዜጋታት ድምፆም ኣይስማዕ መሰሎም ኣይክበርን ዝነበረ። ናይ መንግስቱ ሃይለማርያም ስርዓተ ደርግ ድማ ንሽሙ ሓደ ሰልፊ ማለት የኢትዮጵያ ሰራተኞች ፓርቲ ወይ ኢሰፓ ገባርን ሓዳግን ብምዃን ህዝቢ ነቲ ሰልፊ ዝኾኑ ባዕሉ እቲ ሰልፊ ዝሃነፆም ክመርፁ ይግበር ነበረ። ኣብ 1991 መንግስቲ ዝተቆፃፀረ ኢህአዴግ ኣብ 1995 ኣብ 2005-2010 ከምኡውን ኣብ 2015 ምርጫ ካይዲ እዩ። ይኹን እምበር እቲ ኣብ 2005 ዝተገብረ ምርጫ ኣብ ታሪክ እቲ ሃገር ዝበለፀን ተወዳዳርን ምርጫ ምንባሩ ይንገረሉ። ኣብቲ እዋን ተቃወምቲ ሰልፍታት ዓብ ዓወት ዝጨበጥሉ እኳ እንተነበረ ነቲ ውፅኢት ምርጫ ስዒቡ ዓብ ዕግርግር ተፈጠረ። ብዙሓት ተቐትሉን ተኣስሩን። ኣብ ዘበነ ኣብይ ኣሕመድ ድሕሪ ብሃንደበት ግዜያዊ ቀዳማይ ሚኒስተር ምዃኑ ኣብ 2000 ክግበር ዝነበሮ ምርጫ ብምኽኒት ኮቪድ-19 እቲ ምርጫ ኣብ 2021 እዩ ተኻይዱ። ነዚ ስዒቡ ደማዊ ኩናት ኣብ ትግራይ ድሕሪ ምክያድ ዳግም ትግራይን ክፋል ኣምሓራን ኦሮሞን ዘይሳተፍሉ ኣብዚ ሰሙን ዳርጋ ብዘይተወዳዳሪ ሰልፊ ብልፅግና ምርጫ ይካየድ ኣሎ። ኣብቲ ሎሚ ሶኒ ብኣቆፃፅራ ግእዝ 24 ጉንበት ወይ ሓደ ሰነ ዝካየድ ምርጫ ን42 ፖለቲካ ውድባትን 80 ውልቀ ሕፁያትን ዝውክሉ ልዕሊ 10430 ሕፁያት ኣባይ ተወከልቲ ህዝብን ክልልን ፌደራልን ኣባልነት ክወዳደሩ እዮም። ልዕሊ 54 ሚልዮን ሰባት ንክመርፁ ተመዝጊቦም ኣለው። ሙሉእ ህዝቢ ክልል ትግራይን ኣብ 8 ናይ ምርጫ ክልላት ዝነብር ህዝቢ ክልል ኣምሓራን ሎሚ መራሕቱ ኣይክመርፅን እዩ። ኣብ ኢትዮጵያ ኣብ ልዕሊ 70 ዓመታት ካብ ዝተኻየዱ ኩሎም ምርጫታት ከምቲ ዝተገልፀ እቲ ኣብ 2005 ዝተኻየደ ምርጫ ብብዙሓት ዝድነቕ እዩ ነይሩ። እቲ ምርጫ ካብ ዝካየድ ሎሚ ዓመት መበል 21 ዓመት ኮይንዎ ኣሎ። ኣብዚ ሰሙን ዝግበር ዘሎ ምርጫ ኢትዮጵያ እምበኣር ብዙሕ ሓድሽቲ ፅቢት እኳ እንተዘይተገብረሉ እቲ ናይ ትግራይ ኩነታት ሰንፈላልነትን ኣብ ክልላት ኣምሓራን ኦሮምያን ዝግበር ዘሎ ግጭት ነቲ ዝቐውም መንግስቲ ኣብይ ኣሕመድ ከቢድ መጻኢ ይፅበየኩም ዘሎ ግና ዘማትእ ኣይኮነን። እዚ ኤስቢኤስ ትግርኛ እዩ።

ኩራ ሰማዕትና ናይ ሎሚ መደብና ቅድሚ ዛሞ ኣርእስታት ክደግመልኩም መንግስቲ ብዛዕባ ኣብ ግብሪ ክገብሮ መዲቦ ዘሎ ምምሕያስ ዝምልከት ሰልፍታት ዋን ኔሽን ግሪንስን ሰልፊ ጥምረትን ብቐጻሊ ይነቕፎ ኣለዉ ካብ ሓደ ሰነ ጀሚሩ ኣብ ቪክቶርያ ዝነብሩ ንህዝባዊ መጓዓዝያ ክሳዕ መወዳእታ ናይዚ ዓመት እዚ ፍርቂ ዋጋ ጥራይ ብምኽፋል ኣብ ኣውቶቡሳት ባቡራትን ክስቀሉ ወይ ክጥቀሙ ይኽእሉ እዮም ኢትዮጵያውያን ኣብቲቲ ኣብ ስልጣን ዘሎ ሰልፊ ብልፅግና ብገፊሕ ክዕወት ትፅቢት ዝግበሮ ምርጫ ሎሚ ሓደ ሰነ ድምፆም ክህቡ እዮም ባር ሰማዕትና ናይ ሎም መደብና ዛዚምና ኣለና ኣብ ዝመፅእ ሓሙስ ዝተፈላለዩ ትሕዝቶታት ሒዝና ክንመለሰኩም ኢና ክሳብ ሽዑ ሰላም ቅነ ዝምነልኩም ንሳኩም ፅናሕኩ ኣዳለውን ኣቕረብን ዝመደብ ቤነ ሰመረ ብሩህ መዓልቲ እዩ

0: SBS, a world of difference. You're with SBS Amharic on mobile, online, and on radio.
1: SBS Samarinya Garnut, the mobile, online, radio. የዛሬውን ስርጭታችንን የምናስተላልፍበት ምድር ለማዳዊ ባለቤቶችን አንስተን ዕውቅናን ልንቸር እንወዳለን። የኤስቢኤስ አማርኛ ፕሮግራም ለኩሊናገር ውራንቹሪ ወይ ውራንግ ሰዎች ለሁንና ቀደምት አረጋውያን አክብሮቱን ይገልጣል። እንዲሁም ዛሬ ስርጭታችንን ለምታደምጡበት ለአቦርጂናልና ቶረስ መሽመጥ ደሴት ምድር ለማዳዊ ባለቤቶች ዕውቅናን ይቸራል። ሰኞ ግንቦት 24 2018 አድማጮቻችን እንደምን አርፈዳችኋል? ዘወትር ሰኞ በአውስትራሊያ ሰዓት አቆጣጠር ከቀኑ 12 ሰዓት እስከ 1 ሰዓት ድረስ በቀጥታ ከኤስቢኤስ ሬዲዮ ጣቢያ መናሰልፎን የማርኛ ቋንቋ ፕሮግራም ስርጭታችንን አሁን ጀምረናል። የማህበረሰብ ለማህበረሰብ ዝግጅቶችና የቃለ ምልልስ መሰናዶችን ተዘጋጅተዋል። እስከ ፕሮግራማችን ማብቂያ ቆይታችሁ ከኛ ጋር ይሁን። የፕሮግራሙ አዘጋጅና አቅራቢ ካሳሁን ሰበቀ ነኝ።

ወደ ዝርዝር ዜናዎቹ ከመለፋችን በፊት ረሰ ዜናዎቹን እናስቀድማለን። የብሪስበን 2032 የኦሎምፒክ ስታዲየም ግንባታ ዛሬ በይፋ ይጀምራል። የደቡብ አፍሪካ ቡድን በቪዛ ችግር ሳቢያ የሜክሲኮ የፊፋ እግር ኳስ ጨዋታ ግጥሚያ ጉዞው ተስተጓጉሏል የሚሉት ግንባር ቀደም ረሰ ዜናዎቻችን ናቸው።

የኩዊንስላንድ ፕሪሚየር ብሪስበን ውስጥ ለ2032 ኦሎምፒክ ስታዲየም በ3.6 ቢሊዮን ዶላር ለማሰራት በያዙት ውጥን እንደሚገፉበት አስታውቋል። የስ

0: ስታዲየሙ ግንባታ በዛሬው ዕለት በይፋ የሚጀመር ሲሆን በሂደቱም ቪክቶሪያ መናፈሻ ላይ ሰፍሮ ያለውን የአውስትራሊያ ነባር ዜጎች የድንኳን ኤምባሲ መክላትን ግድ ይላል። ባለፈው ሳምንት መጨረሻ የተቋሙ ሰልፈኞች የድንኳን ኤምባሲውን የመክላት እርምጃና የስታዲየም ግንባታ ፕሮጀክቱን አስመልክተው የተቋሙ ድምጾቻቸውን አሰምተዋል። ሆኖም ፕሪሚየር ክሪሳፍሉይ ፕሮጀክቱ በእጅጉ ጠቃሚ መሆኑንና ውጥኖቻቸውንም ግብር ላይ እንደሚያውሉ አስታውቀዋል። አያይዘውም
1: This is a once in a generation opportunity to create something really really special and we have to make sure we reach out and grab it and
0: it's not just ይህ ልዩ የሆነ ነገርን ለመፍጠር በትውልድ ውስጥ አንድ የሚገኝ መልካም እድል ነው። በእጃችን ለማስገባትም እርግጠኞች ልንሆን ይገባል። ይህ ኦሎምፒክና ፓራሊምፒክ ጨዋታዎች ብቻ የተወሰነ አይደለም፣ በእጅጉ ልዩ የሚሆን ነው። ይህም ብቻ አይደለም፣ ለትውልድ የሚበቃ መልካም እድል ነው። ይህ ዓለም አቀፍ ሚዛን ያለው ኩነት አስተናጋጅ የመሆንም እድል ነው። ይህ ለወጣቶች የመንፈስ ተነቃቂነት መፍጠር ነው። AFL ይሁን ክሪኬት የክፍለ ሀገሪቷንም የትርፋቶች ተካፋይ እንድትሆንም ማስቻል ነው። መሰረተ ልማቶቹ ግብር ላይ ሊውሉ ይገባል። ይህን በትውልድ ውስጥ አንዴ የሚገኝ መልካም እድል ልንቀበለው ይገባል ብለዋል። 11 ቀናት ብቻ ለቀረው የፊፋ ዓለም አቀፍ እግር ኳስ ለመሳተፍ መሰናዶ ላይ ያለችው የደቡብ አፍሪካ እግር ኳስ ብሔራዊ ቡድን በቪዛ ችግር ሳቢያ የሜክሲኮ ጉዞው ተስተጓጉሏል። የደቡብ አፍሪካ ቡድን ወደ ሜክሲኮ ማምራት የነበረበት ሜይ 31 የነበረ ሲሆን በቪዛ መስተጓጎል ሳቢያ በሀገር ውስጥ ልምምዱን ለመቀጠል ግድ ተሰኝቷል። የደቡብ አፍሪካ ስፖርት ሚኒስትር ጌይተን ማኬንዚ ይህን ሁከት የፈጠረው ማን እንደው ሊጣራና ተጠያቂም ሊሆን ይገባል ብለዋል። የሁለቱ ሀገራት የሜክሲኮና ደቡብ አፍሪካ የመክፈቻ ግጥሚያ ሜክሲኮ ከተማ ላይ ተወጥቶ ነው ያለው ለጁን 11 ነው። የሊበራል ናሽናልስ ፓርቲ ግምጃ ቤት ቃል አቀባይ ቲም ዊልሰን በዋን ኔሽን አውስትራሊያ ውስጥ ተቀዳሚ ህዝባዊ ድጋፍ ያለው መሆኑን ያመለከተውን የህዝብ አስተያየት ተከትሎ ጥምር ፓርቲያቸው በዛ እንደማይደናገጥ ተናግረዋል። አውስትራሊያን ፋይናንሻል ሪቪው ባሰባሰበው የህዝብ አስተያየት ውጤት መሰረት የጥምር ፓርቲው 20%፣ ዋን ኔሽን 31% ህዝባዊ ድጋፍ ማግኘታቸውን አመልክቷል። በዚሁ ወደ ውጭ ምንዛሪ ተመና መረለን። አንድ የአውስትራሊያ ዶላር 113 ኢትዮጵያ ብር ከ35 ሳንቲም ይዘረዘራል። አንድ የአውስትራሊያ ዶላር 71 አሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 61 ዩሮ ሳንቲም ይመነዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ሲድኒ ካፌ ያበራል፣ ዝቅተኛ 11 ከፍተኛ 21። ሜልበርን ካፌ ያበራል፣ ዝቅተኛ 11 ከፍተኛ 17። ብሪስበን ፀሐያማ ሆኖ ይውላል፣ ዝቅተኛ 11 ከፍተኛ 24። ፐርስ ካፌ ያበራል፣ ዝቅተኛ 11 ከፍተኛ 21። አድላይድ ካፌ ያበራል፣ ዝቅተኛ 13 ከፍተኛ 18። ሆባርት ካፌ ያበራል፣ ዝቅተኛ 7 ከፍተኛ 13። ካምብራ ካፌ ያበራል፣ ዝቅተኛ 4 ከፍተኛ 13። ዳርዊን ፀሐያማ ሆኖ ይውላል፣ ዝቅተኛ 20 ከፍተኛ 31። አዲስ አበባ በአብዛኛው ደመናማ ይሆናል፣ ዝቅተኛ 14 ከፍተኛ 23። ዜናዎቹን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የብሪስበን 2032 ኦሎምፒክ ስታዲየም ግንባታ ዛሬ በይፋ ይጀምራል። የደቡብ አፍሪካ ቡድን በቪዛ ችግር ሳቢያ የሜክሲኮ ጉዞ ተስተጓጉሏል። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።

0: advertising.
1: You shouldn't have to choose between speed, reliability, and value. With Spectrum fiber-powered internet, you get all three for just $40 a month. No contracts, no commitment. Just fast and reliable fiber-powered internet you can count on. Switch today and get it for just $40 a month. Visit spectrum.com/40 for full details. Spectrum internet is powered by fiber and connected to the premises by coaxial lines. Restrictions apply.
2: To help you start, run, and grow your business with easy customizable themes that let you build your brand. Marketing tools that get your products out there, and that's just the beginning. From startups to scale-ups, online, in person, and on the go. Shopify is made for entrepreneurs like you. Shopify, your all-in-one commerce platform.
3: Sign up for your $1 a month trial at shopify.com.au/listen.
4: ከዶክተር ተስፋዬ ይግዛው በቪክቶሪያ ኢትዮጵያውያን ማህበር ፕሬዚደንት ሜይ 23 ሜልበርን ውስጥ በተካሄደው የአፍሪካ ቀን ክብረ በዓል ወቅት በርሶ የአመራር ወቅት ኢትዮጵያውያን ማህበር በቪክቶሪያ ባበረከታቸው አስተዋጽኦዎቹ የማህበረሰብ ስኬት ለተሸላሚነት በቅተዋል። ማህበሩ እንደ ማህበር እርሶ እንደ ማህበሩ ፕሬዚደንትነቱ ለማህበረሰቡ ያበረከታቸው አስተዋጽኦዎች በአፍሪካ ቀን ዝግጅት ኮሚቴ ዘንድ እንደምን ግንዛቤ ላይገኝ በቃ ለሽልማቱ መብቃቶስ ለቀጣዩ የማህበሩ የርሶ አማርና ሚናን አስመልክቶ የሚያሳድረው ምን በጎ አስተዋጽኦዎች ይኖራሉ?
5: አመሰግናለሁ ካሳውን። በረቱ እንዳየው በጣም ብዙ ሰው ከ500 በላይ አብዛኛው አፍሪካዊ የሆኑ ሰዎች የፖለቲከኞቹ ሚኒስቴሮቹም የተገኙበት ነው። ከሁሉም በላይ ደግሞ ደስ የሚለው የኛ ሰው አቲንክ በቁጥር 50 በላይ ምን ሆን ሁሉም ሰው አምሮ ደምቆ ባሉን ያከበርንበት ያሳመርንበት ቀን ነበር። ወደ ጥያቄው ሲሄድ እንዴት ተመረጥክ? ምንድነው ክራይቴሪያው? ከዛ በላይ የተደረጉ ነገሮች ምንድናቸው? ሃይዳውስ ምንድነው የሚለውን እያንዳንዳቸው ለማየት እነሱ በየአመቱ ከማህበረሰብ ውስጥ የተሻለ ስራ የሰሩትን በተለያየ ካቴጎሪ ይሸልማሉ። በቢዝነስ ይሸልማሉ፣ ወጣቶቹን ስፖርተኛ የሆኑትን እንደዚህ ደግሞ ኮሚኒቲ ላይ የሚያገለግሉትን ይሸልማሉ። ከዛ በተጨማሪ ደግሞ ፐርሰን ኦፍ ዘ ኢየር ያመቱ ምርጥ ሰው ብለው ይሸልማሉ። እኔ በዚህ አመት እጩ ሆኜ የቀረብኩበት የነበረው አንደኛው ያመቱ ምርጥ ሰው ነው። ያው ሁላችንም እንዳየነው በሱ አልተመረጥኩም፣ እጩ ነበርኩ። ሁለተኛው ደግሞ የማህበረሰብ ስኬት ሽልማት ወይንም ኮሚኒቲ አቺቭመንት አዋርድ የሚሉት ነው። በሱ ተሸልሚያለሁ። እነሱ የመረጡበት መጀመሪያ ለሁሉም ለማንኛውም ሰው የሰሩ ሰዎችን ወይም የሰሩ ድርጅቶችን ያበረከቱትን ለማህበረሰባችሁ ለማህበረሰቡ በአጠቃላይ ደግሞ ለዚህ ለምንኖርበት ሀገር ያበረከቱትን አስተዋጽኦ ግምት ውስጥ አስገብታችሁ የሚሸለሙ ሰዎችን ዝርዝር ስጡን ይላሉ። ስለዚህ ያንን ዝርዝሩን የሰጧቸው ሰዎች ኤግዛክትሊ ለኛ ስላልነገሩ ማወቅ አንችልም፣ ግን በጣም በእርግጠኛነት አይዘር እኛ ጋር የሚሰሩ ሰዎች እኛ እያደረግን ያለነውን የሚያውቁ ወይንም እዛ ውስጥ አፍሪካ ዲ አውስትራሊያ ውስጥ ያሉ ሰዎች እኛ ምን ሰራውን ያውቃሉ። አብረን እንሰራለን፣ ብዙ ጊዜ የምንገናኝ ሰዎች ነን ሊሆን ይችላል። ለሽልማት ያበቃን ለማህበረሰባችን የሚጠቅሙ የተለያዩ ነገሮችን እየሰራን ነው። አንደኛ ቪዚቢሊቲውን ከነበረበት የኢትዮጵያ ኮሚኒቲ ወደ 40 አመት ይሆናል። ብዙ ስራዎች ተሰርተዋል፣ ግን ለሌሎች ሰዎች ቪዚቢሊቲ አልነበረንም። ለሌሎች ሰዎች፣ ሌሎች አፍሪካውያን፣ ሌሎቹ ደግሞ የአውስትራሊያውያኖቹ ሰዎች ይሄን የሚያክል ቁጥር እንዳለን እንኳን አያውቁም ነበር። ቁጥሩ ወረቀት ላይ ያለ አንዳንድ ጊዜ ሰው ሄዶ እንደዚህ ነን ብሎ ካልተናገረ በስተቀር ላያውቁ ይችላሉ። ስለዚህ እኛ ብዙውን ነገር የሰራነው ቪዚቢሊቲያችን መጨመር ነው። ፖለቲከኞቹ ጋር ኢንተራክት እናደርጋለን። ሌሎች እህት ወንድሞቻችን አፍሪካውያን ጋር አብረን እንሰራለን። ኢትዮጵያ ኮሚኒቲ ከመምጣቴ በፊት አፍሪካን ኢንቨስቴሽን ኤንድ ሜንቶሪንግ የሚባል ፕሮግራም ነበር። እዛ ላይ ለረዥም አመት አገልግያለሁ። ያ ፕሮግራም የሚሰራው እስር ቤት ያሉትን አፍሪካውያንን ሄዶ መጎብኘት፣ እነሱን ሜንቶር ማድረግ ነው። ከእስር ቤት ሲወጡ ምንድነው ማድረግ የሚችሉት? ምን አማራጭ አላቸው? ቤተሰቦቻቸው ውጭ ካሉት ጋር ማገናኘት፣ ስራም ማፈላለግ፣ መማር የሚፈልጉ ደግሞ እንዲማሩ ማድረግ፣ የቤታቸውን ሲወጡ ያንን ሁሉ በሁሉም መስኩ ማገዝ ነው። ማክሲመም ሴኩሪቲ ያሉትን ሰዎች ነው። ስለዚህ ከአፍሪካውያን ጋር የቆየ ወዳጅነት አለኝ። ብዙዎቹ ጋር እንተዋወቃለን በዛ ምክንያት። በኢትዮጵያ ኮሚኒቲም እንደዚሁ። ሌላኛው

እየሰራናቸው ያለ ነው። ለምሳሌ የቶርናመንቱን ቪዚቢሊቲውን የሰውን ቁጥር ከዚህ በፊት የነበሩ ቶርናመንቶች ከዚህ የበለጠ ቁጥር ሊኖራቸው ይችላል። ግን ብዙ ጊዜ በኢትዮጵያውያን ነው የሚታወቀው፣ ሌሎቹ ሰዎች አያውቁትም ነበር። ያንን ቪዚቢሊቲውን መጨመራችን አድቮኬሲ እንሰራለን። አብዛኛው የምንሰራቸው አድቮኬሲዎች ያው የፕራይቬት ኢንፎርሜሽን ስለሆነ በሀገሩ ሕግ መሰረት ለማን ምን ሰራን የሚለውን እሱን መናገር ስለማንችል ሌሎች የኢትዮጵያውያን ድርጅቶች ማንኛውም ነገር ሲያዘጋጁ በቅንነት አብረን እነሱ ጋር አብረን ሄደን እንሰራለን። እኛ ከማንም ጋር ኮምፒት አናደርግም። እኛ ሰፕሊመንት ኮምፕሊመንት ነው የምናደርገው። የጎደለ ነገር ካለ እናግዛለን። የተሻለ እውቀት ካለን እንደዚህ አድርጉ ብለን እናገራለን እንጂ ለምን አቋቋማችሁ፣ ለምን ይሄ ይፍረስ ብለን ተናግረን አናውቅም። ያ ትክክልም አይደለም። ከሁሉም እዚህ ቪክቶሪያ ውስጥ ካሉት አብያተ ክርስቲያናት እንደዚሁ ከሙስሊም እህት ወንድሞቻችን ጋር ከሁሉም ጋር አብረን እንሰራለን። ሌላኛው መንገድ ላይ የወደቁትን እህት ወንድሞቻችን ኬዝ ባይ ኬዝ ኢንዲቪዥዋሊ እነሱ የፖለቲከኞቹን አቴንሽን ሊያገኙ የሜንታል ሄልዝ ኦርጋናይዜሽኖች ሄደው እንዲረዷቸው በማንኛውም መልኩ ሁሉንም ያጠቃለለ መልኩ እርዳታ ድጋፍ እናደርጋለን። እኛ እንደሚታወቀው እኛ ምንም ገቢ የለንም። ለነሱ መቀመጫ ቦታ ማዘጋጀት አንችልም፣ መስጠት አንችልም። ግን እኛ ማድረግ የምንችለው ሰዎቹን ሄደን እንደዚህ አይነት ችግር አለ፣ የሀብ ቱ ሳፖርት አስ፣ ችግር በደረሰባቸው በተጎዱት ወይንም ዝቅ ባሉት ወገኖቻችን ተወካይ ሆነን ሄደን ስናነጋግራቸው አንዳንድ ጊዜ ክብደት ይሰጠዋል ነገሩ። ብዙ ነገሮችን ማሳካት እንችላለን። ሌላ እንደዚሁ ከአሰለም ሲከር ጋር በተያያዘ ጥያቄ የሚጠይቁትን ሰዎች ለሁሉም ሰዎች ሳፖርት እናደርጋቸዋለን። አንዳንዶቹን ማረፊያ ቦታ ያጡትን ከምናቃቸው ከወገኖቻችን ጋር ተነጋግረን የሚያርፉበትንም እናግዛለን። ሌላኛው ያው በደንብ ብዙ የሚታወቀው ደግሞ ከሰው ሲሞት የምናደርጋቸው ተግባራት ናቸው። ብዙ ሪኮግናይዝ የሚደረጉት ፓርቲኩላርሊ በእኛ ማህበረሰብ ውስጥ እንደሚታወቀው የእኛ ባህልና ወግ አለን፣ ሃይማኖታችንም በሚፈቅደው መልኩ ነው። የዛሬ ዓመት አንድ እህታችን እንደዚሁ የመቃጠል አደጋ ሊደርስባት ከነበረው ከዛ ጊዜ ጀምሮ ማህበረሰቡ ኢንፎርሜሽን እንዲኖረው እንድንገናኝ ኮንቲኒየስሊ አዲስ መረጃ ካለ ለማህበረሰባችን እንዲደርስ አንዳንድ ጊዜ ያውቁታል ብለን አስዩም ከምናደርግ የሚያውቁት ሰዎች ያንን ያመጣነውን ኢንፎርሜሽን ኢግኖር ሊያደርጉት ይችላሉ። ማያውቁት ሰዎች ግን ያንን ኢንፎርሜሽን እንዲጠቀሙበት አዲስ ፖሊሲ ሲወጣ፣ አዲስ የመንገድ ህግ ሲወጣ፣ ማንኛውም ነገር ሲወጣ ኢንፎርሜሽኑን ለህዝባችን እንዲደርስ እንጥራለን። አይ ቲንክ ሰክሰስፉሊ እሱን እየሰራን ነው። ሌላኛው አሁንም ያው የምንሰራባቸው ሌሎች ነገሮች አሉ። ምናልባት እነሱንም ግምት ውስጥ አስገብተው ሊሆን ይችላል። እኛ የሜንቶሪንግ ፕሮግራሙን አሁንም ደጋግሜ እንደተናገርኩት አስተማሪ ስለሆንኩ ትሬን የተደረግኩት አስተማሪ ለመሆን ነው። ከዛ አኳያ የሜንቶሪንግ ፕሮግራሙ በጣም አስፈላጊ ነው። ወጣት ልጆቻችን ሮል ሞዴል የሚሆናቸው ሰው ያስፈልጋል። ያንን ፕሮግራም የምንጀምርበት እየተነጋገር ነው። የአፍተር ስኩል ወይም ሆምወርክ ክለብ እሱንም ለመጀመር እነሱ እንድንጀምር ይፈልጋሉ። እኛ ግን ያሉብን ባሪየሮች ከባሪየሮች በላይ ኮንቲኒቲውን መጠበቅ አለብን። ዛሬ ጀምረ ነው ነገ የሚጠፋ መሆን የለበትም። ስለዚህ እሱን ሁላችንም ቁጭ ብለን ተረጋግተን ፍላጎት ያላቸው አምሹር ቤተሰብ ፍላጎት አለው። ልጆቹ ከትምህርት ቤት በኋላ ተወስደው የቤት ስራ ካላቸው የቤት ስራቸውን ሰርተው የሚወዱትን ስፖርት ተጫውተው በሰላም ወደ ቤታቸው ቢሄዱ ጥሩ ነው። ሌላ አልባሌ ቦታ ከሚውሉ ወይንም አይፓድ ወይም ስልክ ላይ ተለጥፈው ከሚውሉ፣ ስለዚህ እነሱ ግምት ውስጥ የሚያስገቡት ይሄን ኦቨር ኦል ያለውን ነገር ነው። እኛ የአንድ ኮሚዩኒቲ ጋር ያው ሁላችንም እንደምናውቀው በተለያየ በቋንቋ በፖለቲካ በምናምን የተደራጁ ብዙ ኮሚኒቲዎች አሉ። እኛ አብረን መስራት የሚፈልጉ ኢትዮጵያዊነታችን ሪስፔክት እስካደረጉ ድረስ መስራት የሚፈልጉት ጋር አብረን እንሰራለን። አብረን ማንሰራባቸው ነገሮች አሉ። የፖለቲካ ጋር የተያያዙ ነገሮችን አቋማችን ግልጽ ነው። ከፖለቲካ መራቁ አንደኛ ተያይዞ የሚመጣው ኮንፍሊክት አለ።

0: Starting a new life in Australia isn't easy.
1: A lot of companies have rejected me.
2: Sometimes I feel like, oh, I'm gonna quit, I've given up.
0: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
3: አፍሪካውያን ዘንድ የመከበሩ ፋይዳ ምንድን ነው ይላሉ?
4: እሺ አመሰግናለሁ ካሱ። የአፍሪካ ዩኒየን ኦኤዩ የተቋቋመው በ1963 ነው። ሜይ 25 1963 የዛሬ 63 ዓመት ነው። ያው ይገጥሙ አልቀኑ። የተቋቋመበት ዋናው ዓላማ ምንድን ነው? አፍሪካውያን ካሉበት ከባርነት ቀንበር ነፃ ማውጣት፣ አፍሪካውያን ቀና ብለው ራሳቸውን ችለው ማንነታቸውን አስከብረው እንደማንኛውም ዜጋ ተከብረው እንዲኖሩ ማድረግ፣ ትምህርት ማስፋፋት፣ ጤናቸውን መጠበቅ ሜን ፒላሮቹ ነኝ ናቸው። እኛ ከሀገራችን ተለይተን አፍሪካውያን ወደዚህ ስንመጣ የሚያጋጥሙን ብዙ ችግሮች አሉ። ዘርፈ ብዙ ችግሮች አሉ። አንደኛ በቆዳችን የተነሳ ልጆቻችን ላይ ሊደርስ የሚችለው የአይደንቲቲ ክራይሲስ አለ። ሁለተኛ የስራ ተሳትፎ ላይ እኛ ብዙ ጊዜ የፈለገውን ያህል ብንማር እንኳን ከፍ ወዳለ ደረጃ እንዳንደርስ ብዙ ባሪሮች አሉ። ብዙ ጊዜ የሚሆነው እዚህ ሀገር የስራ ልምድ አለ። አንድ ሰው የስራ ልምድ የሚያገኘው ስራ ቦታ ላይ እድል ከተሰጠው ነው። እድል ካልተሰጠው የስራ ልምድ ሊኖረው። ስለዚህ ይሄ የሚሽከረከር ዝም ብሎ ቪሸስ የሆነ ሰርክል ስለአለ ያንን ከመዋጋት አቋያ ቪዚቢሊቲ ያስፈልገናል። ቪዚቢሊቲያችን ሌሎች ሰዎች ያለንን ካፓሲቲ ያለንን ፖቴንሻል የኛ ደግሞ አስፓየር እናደርገው መሆን ምን ፈልገው እኛ ብቻ ሳንሆን ልጆቻችን የሚመጣው ጄነሬሽን መሆን የሚፈልገውን ሜንስትሪሙ ለአውስትራሊያኖቹ ማሳየት ነው። ያን ተቀመጣው ምንድነው? አንደኛ ያለንን ባህላችንን ስናሳይ ሁልጊዜም የሰው ልጅ ባህሪ አዲስ ሰው ሲመጣ ሁሌ ጥርጣሬ አለ። እነኚህ ሰዎች ከኛ የተለዩ ናቸው፣ እነኚህ ሰዎች እንደዚህ ናቸው። ግን እኛ ያለንን ምናቀውን ይዘን የመጣ ነው ከነሱ ጋር ስናካፍላቸው በሪ ከፍትልናል። አብረን ለመኖር ምግብና ሙዚቃ ቋንቋ አስፈልገው፣ የመልክ የቆዳ ልዩነት የፖለቲካ አመለካከት ያንን ሁሉ አይገድበውም። ስለዚህ ይሄን እንደዚህ አይነት ፕሮግራሞችን ስናዘጋጅ በአፍሪካ ሙዚቀኞች ይኖራሉ። አፍሪካውያን ትልቅ ደረጃ የደረሱ አይታቸዋል። በጣም ብዙ ፖሊሶች ነበሩ፣ በተለያየ ስራ ለመንግስት የሚሰሩ በተለያየ ኮርፖሬሽን ላይ የሚሰሩ ወገኖቻችን ነበሩ። ስለዚህ እነሱ ማምጣታችን ከሌሎቹ ጋር ሲቀላቀሉ ሌላ እኛም ጉልበት እንዳለን እኛም ማደግ እንደምንችል ለሚመጣው ጄነሬሽን ደግሞ ያንን በር እንደመክፈት ነው እኔም ቆጥረው። ስለዚህ ይዘን የመጣነው ሌላው ሰው እንዲያቅ ካወቀ ደግሞ በሰላም እንድንኖር ተከባብረን እንድንኖር ይሄ ሀገር ደግሞ አገራችን ስለሆነ ይዘን የመጣነውም የዚህ ሀገር አካል ነው። መለያየት አይችልም። ሰውየውን ብቻ አምጥተው ካልቸሩን ማስወጣት አትችልም፣ ዘፈኑን ማስወጣት አትችልም። ስለዚህ የአፍሪካ ዴይ የሚጠቅመው አፍሪካ ውስጥ ትናንትና የነበሩትን ችግሮች ዛሬ ደግሞ ያጋጠሙን ፈተናዎች ናቸው። አሁን አፍሪካ ውስጥ ያለው ብዙ ችግሩ ከውሃ ጋር በተያያዘና ከንጽህና ጋር በተያያዘ ያለውን ችግር በ2063 እንቀርፋለን የሚል እቅድ ነው ያላቸው። እኛ ግን እዚህ አውስትራሊያ ውስጥ የምናከብረው ዋን ኔሽን 54 ካንትሪስ በሚል ነው። 54 ብንሆንም አንድ ነን ነው። አንድነታችን ለወደፊቱ ጉልበት ጥንካሬ ስለሚሆን ነው። ስለ አንድነት ማሰብ ለኛ እንደ ኢትዮጵያዊ በጣም በጣም በጣም ያስፈልገናል። አሁን ባለንበት በተለያየ መልኩ እየተገፋፋን አንዳችን አንዳችን ለማጥፋት እየጣረን ባለንበት ወቅት ላይ አይደለም ኢትዮጵያዊ አፍሪካውያን 54 ሀገር ያለን ከ2000 በላይ ቋንቋዎች አሉ አፍሪካ ውስጥ። እነኛን ሁሉ አንድ ላይ እናምጣ እየተባለ ባለበት ሁኔታ ላይ እኛ እርስ በራሳችን በትንሹም በትልቁም ከመገፋፋ ለኛ ይሄ ከመከበሩ ትናንትና እኛ ብዙ አፍሪካውያን ነፃ እንዲወጡ ይረዳናል። እኛ ግን አሁን ተመልሰን ስናየው ለኛ ይሄ ከመከበሩ ይጠቅመናል። ለምን ምን ማረው ነገር አለ? 54 ሀገሮች አንድ ላይ እንምጣ ይያሉ፣ እኛ ግን በትንሹም በትልቁም ወዲህ ወዲያ ይያልን እየተገፋፋን ስለሆነ ኢትስ ቬሪ ኢምፖርታንት ያንን ማክበሩ። አመሰግናለሁ ካሽ።
0: Starting a new life in Australia isn't easy.
1: A lot of companies have rejected me.
2: Sometimes I feel like, oh, I'm gonna quit, I've given up.
0: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find

0: SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience today. Email sales@sbs.com.au.
1: ተሳትፎ በእርግጥ ዜሮ ነው የሚያሰኝ ደረጃ ላይ ይገኛል። እነዚህ አይነት ተሳትፎችስ በምን መልኩ ሊጎለብቱ ይችላሉ? ኢትዮጵያ ያላትን ቦታም በአፍሪካ ቀን በተለይ የሚከበርበት ጊዜ ጽፈት ቤቱ ኢትዮጵያ መስራቿ ሀገር አንዷ ኢትዮጵያ ናት። በእርግጥ ቀደም እንዳነሱት በፊት አንድ ተረበዛ የነበረችው አሁን ወደ 5 ተረበዛ ደርሷል። ዘድሮ ወይም 4 ተረበዛ እስከ 50 ሰዎች አክልም ይገመቱ መጥቷል። ተልቆ ቁጥር ነው። ይሄን አስመልክቶ ያለው ታታይ ምንድነው? የአፍሪካ ባል ሲከበር በተለይ የተወሰኑ ኢትዮጵያውያን ምናልባት የሶማሌ የሆኑ አፍሪካ በተለይ ኤርትራውያን ተሳትፎ ውስን ነው። ያንን የሚያዩት እንዴት ነው?
2: አመሰግናለሁ ካስ። በጣም ጥሩ ጥያቄ ነው። እኛ ከአፍሪካውያን ሁለተኛ ቁጥር ነው ያለን። እንዴው በጣም አነሰ ከተባለ ሶስተኛ ነው የምንሆን። ሳውዝ ሱዳን፣ ሶማሊያና ኢትዮጵያ ወይንም ሳውዝ ሱዳን ኢትዮጵያና ሶማሌ ነው የሚሆነው። እንዴው ሚኒመም ሶስተኛ ነው የምንሆነው። እንዳልከው እዛ ያንን ዝግጅት ማዘጋጀት ዛሬ ባለበት አቋሙ ባለበት ሁኔታ ላይ የኛ ወገኖቻችን አለመኖራቸው ያሳዝናል። ግን ወደ ኋላ ተመለሰን ስናየው ያቋቋሙት ያንን ፕሮግራም የኛ ወንድሞቻችን እነ አቶ ሲሳይ ድንቁ ናቸው። እነሱ እድሜ ልካቸውን አንድ ኦርጋናይዜሽን ላይ ምንም ማይከፈልበት ቮለንተሪ የሆነ ኦርጋናይዜሽን ላይ እድሜ ልካቸው ማሳለፍ የለባቸውም። የራሳቸው ህይወት አላቸው፣ የራሳቸው ኑሮ አላቸው። የሚተካሰው መኖር አለበት። እነሱ አቋቁመውት ለሌሎች አፍሪካውያን ሰጥተው የወጡበት ምክንያት ከኛ ማህበረሰብ ከሌሎች አፍሪካውያን ጋር ለመስራት ፈቃደኛ መሆን፣ ከሁሉም በላይ ግን አብሮ መስራት ያስፈልጋል ወይ ከሌላ ሰው ጋር አብሮ መስራት ያስፈልጋል ወይ የሚለውን ገና ዛሬም ራሱ ዲቤት እያደረግንበት ያለ ነው። ሁሉንም ነገር ሳስፒሺየስ ሆነን የምናይበት የባህላችን እንኳን አይመስለኝም። ብዙ በራችን ከፍተን ማናቀው ሰው መጥቶ እንደው አሳድሩኝ ስለ እግዚአብሔር ቢል በር ከፍተን እናስገባ ሰዎች ነን። አሁን ባለንበት ሁኔታ ግን ከሌሎቹ ጋር መስራት እርስ በራሳችን እንኳን መስራት አንችልም፣ እንኳንስ ከሌላ አፍሪካውያን እህት ወንድሞቻችን ጋር መስራት ትክክል ነው? እኛ የራሳችን ተወካይ መኖር አለበት። እንደው በዚህ አመት አላየነው እንጂ የኢትዮጵያ አየር መንገድ ዋናው ስፖንሰራቸው ነበር። ስለ ኢትዮጵያ አየር መንገድ የተለያየ ሰው የተለያየ አመለካከት ሊኖረው ይችላል። ግን የኢትዮጵያ አየር መንገድ የሚበረው የኢትዮጵያን ባንዲራ ይዞ ነው የሚሄደው። የኢትዮጵያ አየር መንገድ ስፖንሰር የሚያደርገው ኢቨንት ላይ እኛ እንደው እንደ ኦርጋናይዘር ላይ ላንሆን እንችላለን፣ ፕሬዚዳንት ላንሆን እንችላለን። ግን እዛ ኮሚቴ ውስጥ ገብተን መስራት አለብን። በራቸው ክፍት ነው። እነሱ በየአመቱ አዳዲስ ሰው ይመርጣሉ፣ ኑና አብራችሁን ስሩ ይላሉ። ባለፉት አመታት ማርታ ከበደ አብራቸው ትሰራ ነበር። በዚህ አመት አልተመቻትም፣ አላደረገችም። ግን በአንድ ሰው ላይ ብቻ መሆን የለበትም። እነሱ ጋር በመስራታችን የምንጠቀመው ነገር አለ፣ ቪዚቢሊቲያችን ይጨምራል። ሁለተኛ እነሱ የሚያደርጉትን ነገር ወደኛ ማህበረሰብ ይዘነው መምጣት የነሱ ጥሩ የሚሰሩት በጣም ዘ ቤስት ኤክስፒሪየንስ ካለ እዛ ላይ ፈንድም ያገኙበት ሰው የሚረዱበት ዋቴቨር ኢት ኢዝ ካለ ያንን ወደ ማህበረሰባችን ይዘን መምጣት እንችላለን። አብረን እነሱ ጋር ከዋለ እኔ ምናልባት እንደ ጥሪ ነው ለሁሉ የማቀርበው። በዚህ አመት ከ50 ሰው በላይ ነበር ካለው ከሲነጻጸር ትንሽ ነው የሚመስለው። ግን የኛ ባለባበሳችን በጨርቁ በፋብሪኩ ከለር ምክንያት ከሁሉም ጎልተን ነው የምንታየው። መጀመሪያ ላይ የሲቲ ኦፍ ሜልበርን ሲጠራ ኢትዮጵያ ብሎ ነው የጠራው። ከዛ አኳያ መሳተፍ አለብን፣ መሄድ አለብን። እኛ እዚህ እርስ በራሳችን እንዲያው በዚህ በዛ እያለን መገፋፋቱን ትተ ነው ዊ ሃቭ ቱ ኤም ሪሊ ሃይ። አሁን እያደረግን ያለ ነው ስለማይረባው ነገር ነው። ብዙ ጊዜና ጉልበት እያጠፋን ያለ ነው። መስራት ማገዝ የሚችሉ ሰዎችም እንዳይመጡ የምናደርጋቸው በንቶ ፈንቶ በስም በማጥፋት በማይረባ ነገር ስለሆነ የሚመጡትንም ሰዎች እኛው ራሳችን ነው ገፍተን የምናባራቸው። ስለዚህ በነጻ ለሚሰራ ነገር ሰው ተዋርዶ መሄድ ማንም ስለማይፈልግ ለዛ ነው ሰው የሚርቀው። ግን አይ ቲንክ ቲንግስ አር ቼንጂንግ። አሁን ባለንበት ሁኔታ ላይ ብዙ ነገር መስራት እንችላለን። ይሄ እኛ ራሳችን ያቋቋምነው ኢቨንት ነው። እንደ ኢትዮጵያዊ ደግሞ ግርማዊ ቀዳማዊ ኃይለ ሥላሴና በዙሪያቸው የነበሩ ሰዎች ታግለው ያቋቋሙት ህብረት ነው፣ ማህበር ነው። እኛ we have to be at the center for your surprise እዚህ የማንዴላ ዴይ ተብሎ ይከበራል። የማንዴላ ዴይ እና እኔ ማንዴላን ዝቅ የማድረግ ወይንም ሌሎቹን ከፍ የማድረግ አኳያ ሳይሆን በእኔ አረዳድ ማንዴላ ሲታገል እኮ ሲረዱ የነበሩ

0: ግዙፎች አሉ። አይደለም አፍሪካውያንን ተሻግሮ አውሮፓውያን እንኳን ከተያዙ በቀኝ ግዛት ነፃ እንዲወጡ ሲታገሉ የነበሩ የራሳችን ወገኖች የራሳችን መሪዎች አሉ። የነሱ ስማቸው እንዳይነሳ አንደኛ በራሳችን የፖለቲካ አመለካከት ኢትዮጵያ ውስጥ እነሱ ስማቸው እንዳይነሳ እንጥራለን። ሁለተኛ ይርቀናል። ጊዜውም አሁን ወጣቱ ጄኔሬሽን ስለነኛ ሰዎች አያቅም። ሁሉ ጊዜ ፖፑላራይዝ የሚደረገው ይሄ ፊልም የተሰራለት ብዙ የተወራለት ነው። ከዛ አኳያ እንዲያውም ብዙ መታገል መከራከር የሚያስፈልገን ጉዳዮች አሉ። እኔ ካፔብል የሆኑ ማገዝ የሚፈልጉ ማወቅ መማር የሚፈልጉ ሰዎች አምሹር በራቸው ክፍት ነው። እኛም ትልቅ ኦርጋናይዜሽንን አሁን ባለንበት ብዙ ሰው አትራክት እናደርጋለን። እነሱ 50,000 ነው አትራክት አደረግን ያሉት፣ እኛ በአንድ ኢቨንት ወደ 7,000-8,000 አትራክት እናደርጋለን። ስለዚህ እነሱ ጋር ገብተን መስራት አለብን። አዘ ሴም ታይም ደግሞ እኛ አሁን ምርጫ እናደርጋለን በቅርቡ። እዚህም ኤክስፒሪየንስ ይዘው ሄደው ወደ አፍሪካውያን መሄድ ይችላሉ። ከአፍሪካውያን ኤክስፒሪየንስ አግኝተው ወደ ኢትዮጵያ ደግሞ መምጣት ይችላሉ። ቱ ዌይስ መንገድ ነው። እኛ የሚችሉትን ካፔብል የሆኑትን ሰዎች እናበረታታለን። ማወቅ መማር የሚፈልጉትንም እናበረታታለን ወደ እኛ እንዲመጡ ወይንም አፍሪካውያን ጋር ሄደው እንዲሰሩ በሚችሉት አዝማች አስ ፖሲብል ለእኛ ቢሰሩ ነው ደስ የሚለን ኢትዮጵያዊ ስለሆን። ግን እኔ ደግሞ በአንድ ቦታ ላይ አልወሰንም ካሉ አፍሪካውያን ጋርም ሄደው ይስሩ፣ እኛን ደግሞ አይርሱን። አመሰግናለሁ። ካሱ
1: ልካም በዚሁ አጋጣሚ ማህበሩ ይዟቸው ያሉት ውጥኖች ምን አሉ? ቀደም ሲልም እንደተናገር ነው ከመቃብር ስፍራ ፍለጋ ጀምሮ ሌሎች መጪ ልዩ ዝግጅቶች፣ አዲሱን አመት አስመልክቶ የስፖርት በዓላትን ቀደም ሲል እንዳነሱት የምርጫ ሂደቶችን በተመለከተ በጥቅሉ ምን የሚነግሩን ነገር ይኖራል?
0: አመሰግናለሁ ካሱ። አዲሱ አመት እየደረሰ ነው። አዲሱን አመት እንደተለመደው ብዙ ሚኒስትሮች ይመጣሉ፣ ቃል የገቡልን አሉ። እዛ ቅዳሜ ዕለት የመልቲካልቸራል ሚኒስትሯ ነበረች። እዛው ስቴጅ ላይ ነው እንዲያውም ሳናግራት የነበር። ካሁን በፊት በሌላ ጉዳይ ላይ ብዙ ጭቅጭቅ ውስጥ ገብተን ነበር። አሁን ግን እኛን ባህላችንን መታ ማየት እንደምትፈልግ ነግራኛለች። እሷ ትመጣለች። የፌዴራሉ መልቲካልቸራል ሚኒስቴርንም እናመጣለን። ትልቅ በዓል ነው እያዘጋጀን ያለ ነው። እኛ ከህዝባችን የምንፈልገው ለአንድ ቀን መምጣታችን ጉልበት እንዳለ እናሳያለን። ዋትኤቨር ዩኒድ በጉልበት እንዳለ ማሳየት አለብን። ይሄ አመት የምርጫ አመት ነው። ለስቴት ገቨርንመንቱ ምን ያህል ህዝብ እንዳለ ማሳየት አለብን። በሚመጡት አመታት ምርጫ ስለሚኖር እነሱ ስትራቴጂካሊ ከማን ጋር ላይ እንደሚያደርጉ ለመወሰን ምን ያህል ሰው እንዳለ ማየት ይፈልጋሉ። እያንዳንዳችን ከመንግስት ገንዘብ ላይሆን ይችላል የምንፈልገው፣ ግን የምንፈልገው ነገር ሊኖረን ይችላል። ኢሚግሬሽን ጋር የተያዘ ሊሆን ይችላል። ከቀብር ስፍራው ጋር ከምንጠይቀው ቀብር ስፍራ ጋር የተያዘ ሊሆን ይችላል። ከምናመጣው ሽሮና በርበሬ ጋር ሊሆን ይችላል። ቤተሰቦቻችን መጥተው እንዲጠይቁን ፋሲሊቴት ከማድረግ አኳያ ሊሆን ይችላል። ወደድንም ጠላንም ሁላችንም የሚነካ ነገር የሚወስኑ ሰዎች ናቸው እነኚህ ሰዎች። እነኚህ ሰዎች በሚመጡበት ጊዜ ሁላችንም መጥተን ይሄ ሁሉ ሰው አለ ወረቀት ላይ አይደለም፣ አንዳንድ ጊዜ ማየት ያስፈልጋል ሰዎቹን። ደግሞ ተወካዮቻችን ናቸው። እነሱ ያሉበት ቦታ ብንሄድ እኛ እንዲያው በማወቅ መሆኑ ባለማወቅ የመረጥናቸው ሰዎች ናቸው። ስለዚህ እነሱ ጋር መተዋወቁ የትም ማይገኝ ኦፖርቹኒቲ ነው። ባይ ዘ ወይ የሚኒስትሮቹ ለማግኘት ከወር በላይ ተጠብቆ የሚገኙ ሰዎች ናቸው በቀላሉ የሚመጡት እዚህ። ከዛ አኳያ የኢትዮጵያ አዲሱን አመት ከውጭም እናከብራለን። ሴፕቴምበር 5 ላይ ከሳምንት በኋላ እንደገና የኬንሲንግተን ታውን ሆል፣ ምናልባት ያን አዳራሹ የሚጠበን ከሆነ ሌላ ቦታ እናደርገዋለን፣ ግን ኢንዶርም ይኖረናል። ሌላኛው ያው 30ኛው አመት ቶርናመንት ነው። እሱንም ብዙ ሰው እንፈልጋለን። ከብዙ ቦታ ጥያቄ እየመጣልን ነው። የቲሞቹን ቁጥር መጨመር አለብን። የካውንስሉ መሬቱ ለእናንተ አይበቃችሁም፣ ሌላ ቦታ ላይ የተሻለ ቦታ ፈልግላችኋለሁ ብሎናል። ጥሩ አበረታች ነገር ነው እሱ። በፊት የሚሉን የነበረው በቃ ሰው ቀንሱ ነበር የሚሉት። አሁን ግን ሰው ቀንሱ ሳይሆን የተሻለ ቦታ አብረን እንፈልግ እያሉ ነው። ሌላኛው አርጀንትሊ መስራት ያለብን የምርጫው ጉዳይ ነው። እኛ 3 አመት ሆኖናል። የገባነውን ኮሚትመንት እንጨርሳለን። 3ኛውን አመታችንን ስንጨርስ የሚቀጥሉ ሰዎች ካሉ ይቀጥላሉ፣ ግን አይ ዶንት ቲንክ አብዛኞቻችን መቆየት አንፈልግም። ማንፈልግበት ምክንያት ኮንትሪቢዩት ማድረግ ወይንም ማህበረሰባችን ማገዝ ስለማንፈልግ ሳይሆን ሌሎቹን አዳዲስ ሰዎች እንዲመጡ፣ እኔ ወይንም ሌሎቻችን ብንቀጥል ሌሎቹን የመታወቅ ሌሎቹ የመስራት ኦፖርቹኒቲያቸውን እንነጥቃቸዋለን። አንድ ሁለተኛ በነጻ የሚሰራ ስራ ነው። ከአንድ ተርም በላይ ሰው መስራት የለበትም፣ በጣም አድካሚ ነው። ያላቸውን ጉልበት ደግሞ በሌላ መልኩ ኮንትሪቢዩት እንዲያደርጉ እንዲያግዙ ከማድረግ አኳያ አብዛኞቻችን እዚህ ምርጫው ላይ የምንሳተፍ አይመስለኝም። ግን ለማህበረሰቡ ማደርገው ጥሪ ሰው እንዲመጣ እንዲመርጥ፣ የተሻለ ሰው ብናገኝ ጥሩ ነው። ለምን ኦልሬዲ የጀመርነው ብዙ ነገሮች አሉ። አሁን

0: ፖለቲከኞቹ ያውቃሉ፣ ኢቨንታችን ያውቃሉ። አዲስ አመት እንቁጣጣሽ ብለው የስቴት ገቨርንመንቱ እኮ ተናግረው ማያውቁትን ነው እንኳን አደረሳችሁ ያሉት። ከዚያ አኳያ አሁን ያለውን መነቃቃት፣ አሁን ያለውን መታወቅ መጠቀም የሚችሉ ያን ለማህበረሰባችን ለእያንዳንዳችን ላይ እንዲወድ ማድረግ የሚችሉትን ሰዎች የሁላችን የማምጣት ኃላፊነት አለብን። ቶርናመንቱን ያው ተናግሬ ያለው ሌላኛው አሁንም ጊዜ ያለን እስከ 30 ድረስ ነው። የቀብር ስፍራውን ለማስፈቀድ የግዴታ የሰው ፍላጎት እንደሆነ ያን አርጀንትሊ ማህበረሰባችን የሚፈልገው ጉዳይ እንደሆነ ለማሳየት የፊርማ ማሰባሰብ ፕሮግራም ከጀመርን አይ ቲንክ ወደ ወር ሊሆነው ነው። እስካሁን ድረስ የምንፈልገውን ያህል ሰው አላገኘንም። ካላገኘን ምንም ችግር የለውም። የሚመጡ ሰዎች እንደገና ከህዝቡ ጋር ተነጋግረው ያንን ህዝቡ ይፈልጋል አይፈልግም የሚለው መወሰን ይችላሉ። ግን እኛ ተገቢውን ያህል ቁጥር እርግጥ ባለፈው እንደጠየከኝ ሚኒመም ቁጥሩ ስንት ነው እሱን አያዶን ነው። ግን ትንሽ ቁጥሩ በዚያ ያለ ሰው ከሌለ እኛው ያንን ወደፊት ፑሽ የምናደርግበት ምክንያት አይኖርም። ለሚመጡት ሰዎች ያንን እንዲሰሩ በኃላፊነት በአሳይመንት እንሰጣቸዋለን። ሌላኛው መጀመሪያ ያለብንና ኢዚሊ ማድረግ የምንችለው አይ ዶንት ኖ በኢትዮጵያ ኮሚኒቲ ስር ይሁን ወይም በሌላ አዲስ የራሱን የቻለ ኦርጋናይዜሽን አቋቁመን ይሁን ስፖርት አብሮት ውስጡ የሆነ የሆምወርክ ክለብ መጀመር አለብን። ከኛ የተሻለ የኦርጋናይዜሽናል ስኪል፣ ከኛ የተሻለ ቁጥር ያለው አፍሪካዊ ቡድን የለም። ስፔሻሊ በሜልበርን በዌስተርን ሳይድ በፓርቲኩላርሊ በሜልተን እና በዊንደም ሲቲ መካከል ያለው ቁጥራችን በጣም ብዙ ሰው ነው ያለው። የሁለቱ ሲደመር ከአስር ሺህ በላይ ሊሆን ይችላል ያለው ሰው። ስለዚህ እነኚህን ወገኖቻችን ግምት ያደረገ ወጣት ልጆቹን አልባሌ ቦታ እንዳይውሉ፣ በትምህርታቸው ደግሞ እንዲጠነክሩ፣ የተሻለ ደረጃ እንዲደርሱ እንዲያኮሩን ከማድረግ አኳያ መስራት ያለብን ነገር ናቸው። ሌላው ከሜንታል ሄልዝ ጋር የተያያዘ ነው። እሱ በጣም ኦንጎይንግ ሰፖርት ያስፈልጋል፣ አድቮኬሲ ያስፈልጋል። እኛ የጀመርነውም እንዲቀጥል እንፈልጋለን። የሚመጡ ሰዎች ጋር ቶሎ እንዲመጡ ቶሎ እንዲመረጡ እኛ የምንፈልግበት አሁን ባለን ጊዜ እየሰራን ያለነው ነገር እንዲያዩና እነሱ ምናልባት ቶርናመንቱን ምናልባት አዲሱን ዓመት ራሳቸውን ችለው እንዲያዘጋጁ እነሱን ኢምፓወር ከማድረግ አኳያ ምርጫ ማድረጉን ፕራዮሪቲ የምንሰጠው ነው። ባለፈው እንዳልኩት ሌላኛው የፐርሰን ኦፍ ዘ ይር እሱንም እናደርጋለን። በቅርቡ ማስታወቂያ እናወጣለን። ህዝባችን መጥቶ ማህበረሰቡን ለረዥም ዓመታት ያገለገሉት እህት ወንድሞቻችን፣ ወገኖቻችን ሲከበሩ መጥተን አብረናቸው መቆም አለብን። እኔ በኢትዮጵያዊነቴ ሁሌ እኮራለሁ። ምንም ተሸማቅ ያላቅም፣ ግን ቅዳሜ ዕለት በጣም በጣም ነው የኮራሁት። አብረውኝ የነበሩ ሰዎች ሌሎቹ እኔ ብቻ ለም የተሸለምኩት ከሻንተም እንዳየው፣ ግን እኔ መድረክ ላይ ስወጣ ስሸለም የነበረው ጩኸት ቤቱ የሚፈርስ ነው የሚመስለው። ስለዚህ እንደዚህ ወገኖቻችንን ያለንን ፍቅር መተን ማሳየት አለብን። ያ ደግሞ ተገቢ ነው። እኛ ሁልጊዜ የምናደርገው ሰው ካለፈ በኋላ ከሞተ በኋላ እሳቸው እንደዚህ ነበሩ እንደዚህ ሰርተዋል ነው ምንል። በአገሩም አሁን በምንኖርበት ሀገር ብዙ አመት እኮ ኖረናል። አንዳንዶቹ ከአርባ አመት በላይ የኖሩ ሰዎች አሉ። አዲስ የመጣንም አለን። ግን እንደ አገሩ ባህል ጥሩ የሰሩትን ሰዎች ጠርተን እግዚአብሔር ስጣችሁ እንደ ሀገራችን ተጎንበሱ ብለንም አስጎንብሰን መመረቅም ክፋትም ጉዳትም የለውም። እሱንም እናደርጋለን። ይሄው ነው ካሽ ከረዥሙ ባጭሩ።
1: መልካም ዶክተር ተስፋዬ ይግዛው በቪክቶሪያ ኢትዮጵያውያን ማህበር ፕሬዚደንት፣ በድጋሚ እንኳን ለማህበረሰብ ስኬት ሽልማት በቁ። የኢትዮጵያውያን ማህበረሰብ በቪክቶሪያም እንደዚሁ ገናችን ከፍ ያለ ነው። እናመሰግናለን።
0: አመሰግናለሁ ካስሽ። ምናልባት እንዲያው ለመቋጨት ያክል ይሄ ሽልማቱ የተሰጠኝ እኔ በግሌ አይደለም። እኔ ማምነው አብሮኝ የሰሩ ሰዎች አሉ፣ ቮለንተሪ ያደረጉ ሰዎች አሉ፣ በሀሳብ የሚረዱን ሰዎች አሉ፣ እንዳንተ ደግሞ ኢንፎርሜሽናችንን ሌላው ሰው እንዲሰማ የሚያደርጉልን የሚያግዙን ወገኖቻችን አሉ። ይሄ የተሰጠን ሽልማት ኮሌክቲቭ ላይ ነው፣ ለሁላችንም ነው የተሰጠን። ተራራ ሲሰራ ያው በጠጠር ነው የሚሰራው። ከሌ እንደዚህ ሰርቷል፣ ከሌ ከባድ ነው፣ የከሌ ቀላል ነው ቢለው ማወዳደር እዛ ውስጥ መግባት አያስፈልግም። እኔ አብሮ የሚሰሩትንም ሰዎች ቮለንተር ሆኖ የሚያገለግሉን ከመቶ በላይ ሰዎች አሉ፣ ህጻናቶቹንም ጨምሮ አባዮሽ ኑ ስንላቸው መጥተው አባዮሽ የሚሉትን ህጻናቶቹንም ጨምሮ ሁሉንም የጋራ ክብር ነው፣ የጋራ ሽልማት ነው የተሸለምነው። ሁሉንም ማመስገን እወዳለሁ። ፓርቲኩላርሊ ይሄ ሽልማት ከተቀበልኩ ወዲህ ኢትዮጵያውያን ወገኖች እንኳን ደስ ያለ እያላችሁ ብዙ ብዙ በእውነት ኢሞሽናል በሚያደርግ መልኩ እንኳን ደስ ያለህ ይገባሃል እያላችሁ መልእክት የላካችሁልኝ ወገኖችን በሙሉ በጣም ማመስገን እወዳለሁ። አንፎርቹኔት አይ ካንት አንሰር ኦል፣ ግን እግዚአብሔር ይስጥልኝ። ለወደፊቱ ደግሞ እንደዚህ የሰሩትንም ሰዎች አብራቻቸው ቆሙ አይዟቸው አንዳንድ ጊዜ አናቀም እኮ ከግራና ከቀኝ ብዙ የሚወረወሩ ድንጋዮች አሉ። መስታወት ውስጥ የተሰራ ቤቱ ስለማንኖር የሚሰበር ነገር የለውም ግን ለሌሎቹ ሰዎች በጣም ትራማታይዝ በሚያደርግ መልኩ ብዙ ነገሮችን እኔ ላይ ደረሳለ ሌሎቹም ላይ ደረሳል። ያንን አልፈን ነው ዛሬ ደረስነው ከቃል ያለፈ ጩቤ ሁሉ ነበርበት። ያንን አልፈን የሰራነው ነገር ሪኮግናይዝ ስለተደረገ በጣም በጣም በጣም ደስተኛ ነኝ። በተለይ ደግሞ ሰው ከዛ በኋላ ያሳየኝን ፍቅር መቼም አውል ኔቨር ፎርጌት ኢት ኔቨር። ስለዚህ ሁላችሁንም እግዚአብሔር ይስጥልኝ በጣም ነው አመሰግነው። ይሄ ደግሞ ለሁላችንም ለወደፊቱ አብረን ከሰራን ምንም የሚያቆመን ነገር እንደሌለ በጋራ መቆም ብዙ ነገር ማሳካት እንደምንችል አገሩ ደግሞ የተመቸ እንደሆነ ሁላችንም እናቀው ነው ግን እንደው ለማስተዋወስ ነው። እግዚአብሔር ይስጥልኝ ሁላችሁንም አመሰግናለሁ። ካሽ አንተንም ኤስቢኤስንም ሁልጊዜ ስለምታረጉልን ትብብር እግዚአብሔር ይስጥልኝ አመሰግናለሁ።
2: ከማህበረሰብ ለማህበረሰብ

0: ዶክተር ስዩም ገብረ እግዚአብሔር ቀደም ሲል ሲምፎኒ ኦፍ ማይ ላይፍ የሚል አንድ መጽሐፍ በቀይ ባህር አሳታሚ ድርጅት በኩል ህትመት አብቅተው ለተደራሲያን እንሆኝ ብለዋል። ህይወቶን ከግሪክ መንጭቶ አያሌ ምዕራባውያንን መንፈስና ልብ ካማለለው የምዕራቡ ረቂቅ ሙዚቃ ጋር አሰናስለው ለመግለጽ የወደዱት ለምንድን ነው?
1: እኔ የተወለድኩት ሙሶሊኒ ስልጣን ሲወጣ ኢትዮጵያ ደግሞ ከፊውዳል ወደ ሞደርን አስተዳደር ስትገባ በ1929 ዓመተ ምህረት ተወልጄ ከዛ እንግዲህ የደረሰብኝ ያጋጠመኝን ችግርም ደስታም ሁሉም ሳመዛዝ ነው። ግማሹ ጃዝ በለው አሉኝ፣ ሌላው ሲምፎኒ የመጣው እንግዲህ ከስልጣኔ ጋር የተያያዘ ይሆናል። የኔም ኑሮ እንደዛው በየአይነቱ የሙዚቃ አይነት ህይወት ስለነበረኝ ሲምፎኒ ኦፍ ማይ ላይፍ አልኩት። ከጃዝ ከማለት ሲምፎኒን መረጥኩ። በመጨረሻ ነው ይሄን ስም ያወጣሁት እንጂ በመጀመሪያ እንኳን ሌላ ስም ነበር። ዋናው መጽሐፉ ደግሞ እዚህ ላለነው በስደት ላለነው ኢትዮጵያኖች ይሄ የኑሯችን ለጊዜው እንደ ሙዚቃ ነው የምናየው ወይስ እንደ ስደት ነው ወይስ እንደ ችግር ነው ወይስ እንደ ኦፖርቹኒቲ ነው በሚል አስተያየት ጥሩ አርዕስት ይሆናል ብዬ ነው።
0: አሜሪካ ውስጥም እንደዚሁ አንዱ በጣም ጥሩ ተቀባይነት ካለው እና ከገነነው ባህል አኳያ ከበተለይ ከሙዚቃ ውስጥ አንዱ ሲምፎኒ ኦርኬስትራ ነው። ጊዜ ሲያመቾት አልፎ አልፎ ሄደው የሚመለከቱበት የሚያደምጡበት ጊዜ አለ በቤት ውስጥም ሲሆኑ?
1: ከመጀመሪያ ግራጁዌት ስኩል በነበርኩ ጊዜ እሱን ሰማ ነበር፣ በቲያትር መሄድ ነበር። እንደው አጋጣሚ ሆኖ አንደኛው የመጀመሪያ ልጅ አሁን እንደ ሆቢ አድርጎ ቫዮሊን መስራት ጀመረ። አሁንም እየሰራ ነው፣ ገና ስሙ አልታወቀም። መጫወት እንኳን አይችልም፣ ግን አርኪቴክት ስለተማረ ደግሞ ስራ ትንሽ ስላስቸገረው ቫዮሊን ጀምሮ ቫዮሊን እየሰራ ነው። ስለዚህ ቀስ ብሎ በልጆችም እንግዲህ ቫዮሊን እንኳን በኢትዮጵያ ውስጥ ብዙ የተለመደ አይደለም፣ ቢሆንም አሁን እየተጀመረ ነው። ስለዚህ እሱም ቫዮሊን ይሰራል። ልጆችም 9 የልጅ ልጆች አሉኝ። ሙዚቀኛ እንኳን እስካሁን ድረስ አላየሁም፣ ግን ይሄ የኦርኬስትራ ዳይሬክሽን ኮኦርዲኔሽኑ ምኑ ከትምህርቴ ጋር ፐብሊክ አድሚኒስትሬሽን ጋር የተያያዘ ሆኖ አገኘሁት።
0: እዚህ የአውስትራሊያ ውስጥ በጣም የታወቁ የቀድሞ ጠቅላይ ሚኒስትር ፖል ኬቲንግ የሚባሉ አሉ። በእርግጥ እሳቸው የሌበር ጠቅላይ ሚኒስትር ናቸው። የሌበር ጠቅላይ ሚኒስትር ብዙ ጊዜ ከድሃው መደብ የሚወጣ ነው፣ ከዝቅተኛው መደብ። ግን የሲምፎኒ ሙዚቃ በጣም አድናቂ ናቸው። ስራ ከመግባታቸው በፊት ሁል ጊዜ መጀመሪያ የተወሰነ ደቂቃ ያንን ካዳመጡ በኋላ ነው ወደዛ የሚሉት። አእምሮዬን ያጠረዋል፣ ከዛ በኋላ ለውሳኔም ጥሩ ያግዘኛል፣ ቀኑንም እንደዚሁ ኃይል ይሰጠኛል ይላሉ። ከሚያደንቋቸው የሲምፎኒ ኮምፖዘሮች ውስጥ የትኛው ናቸው? ቀደም ካሉትም ሆነ ወይም አሁን በቅርብ ብቅ ብቅ ከሚሉት?
1: እኔ እንኳን ብዙ ጊዜ የምሰማው የቤትሆቨን እና የሞዛርትን ነው። ያውም እዚህ ኒውዮርክ ውስጥ ክላሲካል ሚውዚክ ብለው 24 ሰዓት የሚያሰሙት አለ። እሱን እየሰማው ነው እንኳን ትንሽ አረፍ ብዬ የምጋደመው። እና እኔም እንደሱ እንደዛ ሰውዬ ልል ይችላለሁ። ሀገራችን እንኳን ሙዚቃ እኔ በትምህርት ስንማር እዛ አልነበረም ሙዚቃ፣ ሌላ አይነት ሙዚቃ ነው እንጂ ይሄ ሲምፎኒ እዚህን ያክል አልተለመደም።
0: የነ ሀይደንና ባህስ እነሱም እንደዚሁ በጣም ጥሩ ነው። በአብዛኛው በእነዚህ በክላሲካል ሙዚቃ ውስጥ
1: እንግዲህ ክላሲካል የቤትሆቨን ሲምፎኒ ነምበር 9 ነው ብዙ ጊዜ የምሰማ

0: በድምፁን ነው የምተወጠው፣ እሱን ብቻ ነው የምሰማው። ዞሮ ዞሮ ሲምፐን ያልኩት የህይወቴ ኑሮ ኮኦርዲኔሽኑ ምኑ ምኑ ምኑ ሳየው በጠቅላላው እንደ ሙዚቃ ወደ ላይ እና ወደ ታች ግታ ሀዘን ሁሉን የያዘ ስለሆነ እንደ ሲምፎኒ ሊሆን ይችላል ብዬ ነው።
1: ወደ ህይወቱ ንግባና ኢትዮጵያ ውስጥ ነው ያደጉት የተማሩት፣ በኋላም ወደ ሀገር አሜሪካ በነጻ ትምህርት ድል ወጥተዋል። ከአሜሪካ ትምህርቶ በኋላ እንደገና ወደ ሀገር ቤት ተመለሰው በአዲስ አበባ ዩኒቨርሲቲ ፐብሊክ አድሚኒስትሬሽን ዲፓርትመንት የዛ ኃላፊ ሆኖም አገልግለዋል። የትምህርቶና የመጀመሪያው የአዲስ አበባ ዩኒቨርሲቲ ስራው ምን ይመስል ነበር? ከአሜሪካ ያገኙት እውቀት ኢትዮጵያን ህዝብ አስተዳደር መዋቅር ለማቃናት ወይም መሰረት እንዲጥል ለማድረግ ምን ያበረከተሎት አስተዋጽኦ አለ? የእርሶስ ሚና ምን ይመስል ነበር በተግባር?
0: እንግዲህ እዚህ ላይ ተወለድኩት ደሴ ከተማ ውስጥ ነው። በዛን ጊዜ ኢትዮጵያ ገና ሙሶሊኒ በአንድ በኩል ይፎክራል፣ ጦርነቱ ሊጀመር ሲል እንግዲህ በ1929 በፈረንጅ አቆጣጠር ነው የተወለድኩት። አንድ አጎቴ የአባቴ ወንድም ከፈረንሳይ ሀገር ተምሮ በቴሌግራፊስት ሆኖ ጃንሆይ ግቢ ሲያገለግል እኔ በተወለድኩበት ጊዜ አባቴ ከእናቴ ጋር ስለተለያየ ወደ አዲስ አበባ በጊዜ ሄድኩ። ከአዲስ አበባ አንድ አመት ነው እንደዚህ ከቆየሁ በኋላ አጎቴ ወደ ጎጃም ከራስ ምሩ ጋር እንዲሰራ ተዛወረ። ስለዚህ ሊይዘኝ ስላልቻለ እንደገና ወደ ደሴ መጣሁ። እዛ ላይ መጽሐፉ ላይ እንደምታየው የፈረንጅ ልብስ ለብሼ፣ በዛን ጊዜ ደሴ ገና ከተማ ኪስኪሳ ይሉኝ ነበር። ኪስኪሳ ዳቦ በቦርሳ እያሉ ሲቀልዱብኝ የሀበሻ ልብስ አልብሱኝ ብዬ ስጨው ነበርና፣ ከዛ ጀምሮ እንግዲህ ገና የፈረንጅ አይነት ኑሮ በሌለበት በማይታወቅበት ከተማ እዛ ነበርኩ። ከዛ እንግዲህ አጎቴ ከራስ ምሩ ጋር ሆኖ አርበኛ ሆነ። አባቴም ከዛ ከደሴ ጅማ ተዛወር። ከጅማ ጣሊያን እየገፋ ሲመጣ አባቴ ወንድሙን ሊያገኝ ጎጃም ሄደ። እዚህ ላይ እንግዲህ እኔ እንደ አባትም እናትም ብቻዬን ቀረሁ። ጣሊያን ተማሪ ቤት ኦርፋኔጅ ነው፣ ቀበና ተማሪ ቤት እዛ እንደ ተማርኩ። ከዛ ጣሊያን ጊዜ ከሶስተኛ ክፍል በላይ ልንማር አንችልም። ትንሽ ስለሆንኩ ስራም ለመያዝ አልቻልኩም። የቄስ አገልጋይ ሆኜ ቤተ ክርስቲያን ነበርኩ። ቄሶቹ እዛ ሁለት ነበሩ። ይሄ ቄስ ሊሆን ይችላል ብለው ወደ ሴሚናሪ ላኩኝ፣ ወደ ሀረር። ሀረር ሴሚናሪ አንድ አመት ከቆየ በኋላ ሁለተኛ ዓለም ጦርነት ተጀመረ። እንግሊዞች በድሬዳዋ በኩል መግፋት ጀመሩ። እንደገና ከፊኛምቢራ የሚባል ከተማ ነበር። ከፊኛምቢራ ድሬዳዋ፣ ሀረር። ሀረር ላይ ምን ይሆናል ሴሚናሪ የነበረው ሊበተን ሆነ። እኔ እንግዲህ ከዛ ተጨንቄ ቁጭ ስል የአጎቴ አርበኛ የነበረው የወንድሞቹን ልጆች መሰብሰብ አለብኝ ብሎ አዲስ አበባ መጣሁ። አዲስ አበባ ከመጣሁ በአርበኞች ስም ተማሪ ቤት ባሁ። ግን ያ ተማሪ ቤት ትንሽ ስላስቸገረ አቃቂ የሰቨን ዴይ አድቨንቲስት ተማሪ ቤት ገባ። ከሰቨን ዴይ አድቨንቲስት ተማሪ ቤት ስምንተኛ እና ዘጠነኛ ስንደርስ ሀይ ስኩል ሳንጨርስ በሬዲዮ ቀዳማዊ ኃይለ ሥላሴ ሴኮንደሪ ስኩል ኮቶቤ ክፍት ቦታ አለና ፈተና የምትፈተኑ ኑና ተፈተኑ አሉ። እኔ ዘልዬ አስረኛ ክፍል ተፈተንኩ፣ አለፍኩ። አስረኛ ሶስት ወር ነው እንዲህ ነው። አስራ አንደኛ እና አስራ ሁለተኛ ብቻ ነው እዛ የደረስኩት። በአስራ ሁለተኛ ስኩል ሊቪንግ ሰርቲፊኬት በእኛ ላይ ነው የተጀመረው። የለንደን ስኩል ሰርቲፊኬት ብዙዎቻችን አንቀበልም፣ እኛ ኮሎኒ አይደለንም እና የራሳችን ስኩል ሊቪንግ ሰርቲፊኬት ያስፈልገናል ብለን እንደ አድማ አድርገን የመጀመሪያ ስኩል ሰርቲፊኬት ሰጡን። ከ25 22 አለፍ። 22ታችንም በ5 በ5 እያደረጉ ልብስ አድርገው ጫማ አድርገን ሁሉን ነገር በመንግስት ስኮላርሽፕ ወደ አሜሪካን መጣን። አሜሪካን እንግዲህ በ1948 ዓ.ም ነው እዚህ የገባ ነው። የዛን ጊዜ የአሜሪካ የጥቁር ኑሮና የነጭ ኑሮ ልዩ ነበር። እንደ ሚስዮን የሆነ ፕሬዚቴሪያን ማንነስ ኮሌጅ የተባለ ነው የገባ ነው። በፍጹም ትምህርት ቤቱን የዚህን ያክል ሁለት ሆነን ባንኖር አይቻልም ነበር። የተማር ቤት ጓደኛ አቶ ሀይል ሰብስቤ ና እኔ እዛ ስንማር ሰመርም ምንም ብለን ባችለር ኦፍ አርትስ በ1952 አገኘው። በሁለት አመት ተኩል ነው ትምህርቱን የጨረስኩት። ሀገር ከመመለስ ግራጁዌት ስኩል ምፈልግ ተብሎ ግራጁዌት ስኩል ጥሩ ተማሪ ቤት ጥቅም ደህና ስለሆን ብጠይቅ ለጥቁር የሚሆን ሃዋርድ ነው እና እዛ ጠይቃሉኝ። እዛ ላይ ደብዳቤ የተጻፈውን ምልክት አድርጌያለሁ። ለጥቁሮች የሚሆን ይሄ ነው እንጂ ለአንተ አይሆንም የተባልኩት።
1: የዛን ጊዜ ከአንድ ከኢትዮጵያ ለመጣ በነጻነት ተወልዶ በነጻነት ላደገ ኢትዮጵያዊ የዚህ አይነቱ የዘር መድሎ ሲመለከቱ ምን አይነት ስሜት ነበር ውስጥ ያደረው?
0: እኔ በበኩሌ በጣሊያን ጊዜ ትንሽ የቀመስኩት አለ። ድሬዳዋ ሲሄድ ቄሱ እንዴት አድርጎ አውቶቡስ ላይ አጠገቡ ሲቀመጥ የለም አትቀመጥም ወደኋላ ሂድ ሲሉኝ ያ ትዝ አለኝ። ዞሮ ዞሮ የኢትዮጵያነት ኩራት ስላለ ሁለታችን እኔና ኃይሉ ሰብስቤ ምግብ ቤት አንሄድም እንደ ሳቅ አይነት አደረግን እና ፕሬዚደንቱ የኮሌጁ ፕሬዚደንት ወስዶ አንድ ሆቴል እነዚህ የኔ እንግዶች ናቸው የኢትዮጵያ እንትን ሮያሊስት ናቸው ምናምን ብሎ ሰባብኮ እዛ እንድንበላ እዛ እንድንሆን አደረግን። ዞሮ ዞሮ ግን በየቦታው ስንሄድ የነበረው ልዩነት ነጭና ጥቁር ሁልጊዜ ያበሳጨን ነበር። ስለዚህ እዚህ ሀገር ለመኖር ምንም ተስፋ ወይም ፍቃድ አልነበረንም። እንዲያውም ቶሎ ብለን ሴሪሞኒውም ሳናደርግ ዲግሪውን ካገኘን ተመልሰን ወደ ኢትዮጵያ የምንበረው የነበረ የዛን ጊዜ እንዳሁን ሳይሆን። እና እንዴት ተቀበላችሁት ይሄ ዲስክሪሚኔሽኑ እንዴት ነው? በአንድ በኩል ከሀገር ወጥተን ከዚህ ግራጁዌት አድርገን ለመመለስ የገፋፋን እሱ ነው። ሁለተኛ ደግሞ ጓደኛ ለማድረግ ወይም ወዳጅ ለመፍጠር በጣም ተቸገር። እንዲያውም እዛ ማንመስ ኮሌጅ ፎሬን ስቱደንት ተብለን የራሳችን ግሩፕ ፈጥረን ሁለት ኮሪያን፣ ሁለት ቻይኒዝ እና አንድ ግብጽ ሁነን አንድ ላይ ነበር የምንኖረው፣ አንድ ላይ ነበር የምንሰራው። ችግር ነው መቼም፣ ግን ገፋፋን። የሀገር ፍቅርም እንዴት እንደሆነ አስተማረን።
2: አብራችሁ ያላችሁት ከኤስቢኤስ ራዲዮ የአማርኛው ዝግጅት ጋር ነው።
1: ከዛስ ወደ ሃዋርድ ዩኒቨርሲቲ ድሉን አገኙ?
0: ከሃዋርድ ዩኒቨርሲቲ

0: ሚሽጋን ተቀበለኝ። አናርበር ሚሽጋን። አናርበር ሚሽጋን ደግሞ ጥሩ ተማሪ ቤት ነበር። ህግ ለመማር ጀመርኩ። በኋላ ሳየው ጊዜ እሱም አይሆነኝም አልኩና ወደ ፐብሊክ አድሚኒስትሬሽን ሚኒስፓል አድሚኒስትሬሽን ስፔሻላይዝ አድርጌ ማስተሬን አገኘ። ወዲያው ማስተሬን እንዳገኘው እዛ ሚሽጋን እንዴት እንደሆነ ጃንሆይ መጥተው ኦነራሪ ዲግሪ ሲቀበሉ ሁለት ኢትዮጵያኖች እንደነበር ሌሎቹም ደግሞ እዛ የነበሩ ጥቁሮች እንዴት እንደተመለከቱን ይኸው ሁሉ በልጫዋለሁ። እንዲያውም ሚሽጋን ከመግባቴ በፊት ሌክ ሽኳግማ የተባለ ካናዳ ነው ቦርደሩ ላይ ኢትዮጵያኖች ለመጀመሪያ ጊዜ አንድ 50-52 የምንሆን ተሰብስበን የኢትዮጵያ ምግብ መጥቶልን እስበሳችን የተዋወቅንበት ፎቶግራፉ ሁሉ አለ እዛ የምታየው
1: መጽሐፍ ላይ።
0: 80% ተመልሰው የመንግስት ስራ የሚሰሩ የነበሩ ሰዎች ናቸው። ፎቶግራፋቸው እዛ አለ። ከዛ እንግዲህ ማስተሬን በሚኒስፓሊቲ ካገኘው በኋላ ወደ አዲስ አበባ ወዲያው ተመለስኩ። ስንመለስ ጃንሆይ ጋር እንቀርባለን። ምን ተማርክ ሲባል ስለ ማዘጋጃ ቤት ነው የተማርክ ሲባል እንግዲህ ማዘጋጃ ቤት ግባ ተባልኩ። ማዘጋጃ ቤት ስራ ጀመርኩ። እዛ ላይ እንግዲህ የመጀመሪያ ስራ እና ኤክስፔሪየንስ አንዳንድ ቦታ ላይ መጽሐፉ ላይ ጠቅሻለሁ። ለምሳሌ ለመጀመሪያ የኢትዮጵያ ቢሮክራሲ እንዴት አድርገው እንደሆነ ያወቅኩት የቀዳማዊ ኃይለ ሥላሴ ቲያትር ዋና አስተዳዳሪ ሆኜ እዛ መጀመሪያ ሲመረቅ እዛ ነበርኩ እና ቲኬት የታተመው የመቶ የአምሳ የ25 ብር ነበር። እኔ ከኔ በፊት ከመቀበሌ በፊት ቲያትሩ ታትሞ ምን ብሎ ለጁብሊ እንዲከፈት ተወስኖ እኔ እንግዲህ እዛ ላይ ነው ቴጃላ አይደለም ይሄ ቲያትሩ
1: ልክም
0: ኤሌክትሪኩ አላለቀም። ሁለት ጀርመኖች ነበር የሚሰሩ። አደገኛ ነው ብዬ ኢንሹራንስ መኖር አለበት እነዚህ ከስልሳ ነው 50 የሚሆኑ ባሌ ዳንሰርስ ከፈረንሳይ ሀገር እንዲመጡ ተወስኖ ሁሉ ነገር አልቋል። እኔ እንግዲህ መጨረሻው ላይ ነው የገባሁት እና ብናይ እንኳን 100 ብር 50 ብርም 25 ብር ከፍሎ የሚገባ ለባሌ ዳንሰር ለማየት የሚፈልግ ሰው አልተገኘም። እና ቲኬቱን ሰርዘን 25ቱን በ5 50ውን በ25 ብለን ሸጥ። ከዛ ቲያትሩ ከቆየው በኋላ እንደገና ወደ ሌላ ቦታ ስዛወር ይሄ ገንዘብ ይጣራ በኋላ የቢሮክራሲ ነገር ችግር ይፈጥራልና ኦዲተር ይንጣና ይሄ ሲባል ኦዲተሮቹ የቲኬቱ ፌስ ቫልዩ የዚህን ያክል ነው፣ የተሸጠው የዚህን ያክል ነው፣ ስለዚህ ወደ 70 ሺህ ብር ጉድለት አለው፣ እንዴት እንደተሸጠ ማወቅ አለበት ሲሉኝ፣ ደግነቱ የነበሩት ከንቲባ እኔን ያዘዝኩት ይሄ ደግሞ የተሸጠው ቲኬት በሬዲዮ ተነግሮ እንደዚህ ተብሎ ነው እና የሚያስጠይቀው ነገር የለም ብለው ወደ ህዝብ ቆጠራ ተዛወርኩ። ከቲያትር ህዝብ ቆጠራ ደግሞ ጋብቻ ወረቀት መፈረም፣ ህዝብ ደግሞ የማዘጋጃ ቤት ሴንሰስ እንዴት እንደሚወሰድ እንዴት እንደሚጠና እሱን ስራ ጀመርኩ። እዚህ ላይ እንግዲህ የማዘጋጃ ቤት ሴንሰስ እንዴት ነው የሚወሰደው? የነበረው ሴንሰስ ስመለከተው የተወሰደ ነበር ሳምፕል። እዛ ላይ ምን ይላል? እድሜ 1 አመት፣ ስራው ወታደር ይላል። እንዲህ ማን ነው ይህንን የሞላው? ተማሪዎች ናቸው። ይሄ ትክክል አይደለም እና እንደገና መጠናት አለበት። አንድ ሁለት ስንል የፐብሊክ አድሚኒስትሬሽን ኤክስፐርቶች በዩናይትድ ኔሽን መጡ። እኛ ጋር ለምን አትሰራም? ትምህርት በዚህ ነው እና ሮያል ኢንስቲትዩት ኦፍ ፐብሊክ አድሚኒስትሬሽን ሊቋቋም ነው እና አንድ ስኮላርሽፕ፣ የአንድ አመት የዩኤን ስኮላርሽፕ ሰጠን። ወደ አሜሪካን ለምን አትሄድም አሉ። እሺ የማዘጋጃ ቤት ትንሽ ትብትቡ አድሚኒስትሬሽኑ ምንም የተማሩም ሰዎች የሉም። አንዳንድ የሞከርኩት ነገር ነበር እዛ ስለ መቃብር እንዴት እንደሆነ እንደዚህ በሴንሰስ በጊዮርጊስ የዛን ጊዜ መቃብሩ ጅቦች ይቆፍሩት የነበረ ነው። ስለዚህ ሌላ ቦታ መለወጥ አለበት። የዛ የነበሩት ምክትል ከንቲባ ጎበዝ ነበሩ። አጥናና ሀሳብህን አቅርብ ብለው ገና ስደርስ መኪና ሰጡኝ። በነገርህ ላይ ስለ አድሚኒስትሬሽን ምን ሆነ መኪና አዲስ ቮልክስዋገን 3000 ነው 4000 ነው የምትገዛ እሷን ገዙልኝና ሳይ እንዴት ነው ይቺ መኪና ኃላፊ በእኔ ላይ ነው።
1: ba a sani ba sosai yayi nasara a zagayen farko na zaben shugaban kasar Colombia. Shugaban Ukraine Volodymyr Zelensky ya ce gwamnatinsa na da hujjojin da ke nuna cewa Russia na horas da yara ƴan Ukraine da aka sace domin su yaƙi kasar su ta asali. A Najeriya tsohon gwamnan jihar Bauchi kuma har wa yau dan takarar gwamnan jihar a zaben 2027 a APC MA Abubakar ya ce zafin kai ne yasa wasu da suka nemi takara tare da shi ke zargin an yi rashin adalci.
2: Duk wani abin da zaka ji kawai wani shiri ne na wani wanda ya ji zafin sakamakon wannan zaben zabe kai ko gobe ka tafi headquarters jam'iyyar APC ka nemi a baka sakamakon zaben Bauchi za a baka.
1: Masana a fannin ilimi a Najeriya kuwa na ci gaba da bayyana damuwa ne akan yadda iyaye ke zabawa yara fannonin da za su karanta a jami'o'i ba tare da la'akari da abin da suke da sha'awa ba.
3: Zaga dalibi yazo an tura shi je yi karatun da ba wai baya da sha'awa bane kawai baya ma iyawa. No haka shekara ta farko sai ga ya faffadi. Shekara ta biyu in akai wasa sai a kore shi.
1: To muna tafa da dukan waɗannan har ma da ƙarin wasu rahotanni a cikin shirin amma da farko sai a gyara zama don shan labaran duniya. Ni ne Imam Saleh. Wani ɗan siyasa mai ra'ayin mazan jiya da bai suna a da'irar siyasar ƙasar Colombia ba yayi nasara a zagayen farko na zaben shugaban ƙasar wanda yanzu zai shiga zagaye na biyu cikin makonni uku masu zuwa. Abelardo de la Esperella zai fafata da ɗan takarar masu sassaucin ra'ayi Ivan Cepeda wanda ke biye masa baya. Yan takarar biyu suna da ra'ayoyi mabambanta sosai kan yadda za a magance manyan kalubalen da Colombia ke fuskanta ciki har da tashe-tashen hankula da kuma laifukan safarar miyagun kwayoyi. Mr. Cepeda na san ci gaba da manufofin gwamnati mai ci waɗanda suka mayar da hankali kan tattaunawa da kungiyoyin masu ɗauke da makamai domin samar da zaman lafiya. To sai dai de la Esperella na goyon bayan tsauraran matakan soji domin murkushe masu aikata laifuka kuma ya ba da shawarar gina manyan gidajen yara a cikin dazuzzuka. Shugaban Ukraine Volodymyr Zelensky ya shaidawa a kafar CBS abokiyar huddar BBC a Amurka cewa gwamnatinsa tana da hujjojin da ke nuna cewa Russia na horas da yara ƴan Ukraine da aka sace domin su yaƙi kasarsu ta asali.
4: This accusation goes further than previously documented evidence.
1: Wakiliyar BBC ta ce wannan zargi ya zarce hujjojin da aka riga aka tattara da ke nuna cewa Russia ta kwashe dubban yara ƴan Ukraine zuwa cikin ƙasarta domin sauya musu tunani a ƙarƙashin wani shiri da gwamnati ke ɗaukar nauyi. A hirar Mr. Zelensky ya ce an koya wasu daga cikin irin waɗannan yara ƙin ƙasarsu ta ainihi sannan aka tura su fagen daga domin su kashe sauran ƴan Ukraine. Sai dai bai bayyana irin hujjojin da ya ce gwamnatin tasa na da su ba. Sojojin Amurka sun ce sun kai har-hare kan wuraren samar da jirage marasa matuƙa na Iran a birnin Gorok da kuma tsibirin Kashim a ƙarshen mako. Rundunar sojin Amurkar ta gabas ta tsakiya ta bayyana a shafinta na sada zumunta cewa an kai har-haren ne a matsayin martani ga abin da ta kira matakan tsokana daga Iran waɗanda suka hada da harbo wani jirgin leƙen asiri marar matuƙi na Amurka wanda take ikirarin yana shawagi ne a sararin samaniyarta. A matsayin martani da karin juyin juyin halin musulunci na Iran sun ce sun kai hari kan wani sansani da sojojin Amurka ke amfani da shi sai dai basu bayyana sunan sansanin ba. Tunda fari Kuwait ta ce ta ɗana garkuwar tsaron sararin samaniyarta don harbo wani makami mai linzami da Iran ɗin ta harba. To kuna shan labaran duniyar ne daga nan sashen Hausa na BBC. Hotunan tauraron ɗan adam da na bidiyo da BBC ta tantance ta tabbatar sun nuna cewa Iran ta lalata wuraren sojin Amurka guda 20 a ƙasashe 8 na gabas ta tsakiya tun bayan fara yakin a ƙarshen watan Fabrairu. Binciken ya nuna cewa har-haren sun fi yadda aka bayyana muni, inda suka haddasa asarar dukiya ta biliyoyin daloli ga na'urorin kariya daga har-haren sama na zamani da kuma jiragen yaƙi da kuma na'urorin tauraron ɗan adam. Kafin tsagaita wutar Iran ta yi ta yunƙurin shelanta wa duniya irin nasarorin da ta ce ta samu a fagen daga, sai dai Amurka ta yi ta iƙirarin cewa ta gurgunta ƙarfin sojin Iran ɗin baki ɗaya. Amurkar ta ƙi yin tsokaci kan sakamakon binciken da BBC ta gano, tana mai cewa wannan batu ne da ka iya kawo cikas ga ayyukanta na tsaro. Hukumomin lafiya a jamhuriyar demokuraɗiyyar

0: እንደምን አምሽታችኋል አድማጮቻችን። ለሰኞ ግንቦት 24 ምሽት ያልናቸውን የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዛሬው ፕሮግራማችን በኢትዮጵያ ሲካሄድ የዋለው የ7ኛው ጠቅላላ ምርጫ የድምጽ አሰጣጥ ሂደትና ያጋጠሙ ተግዳሮቶች፣
1: በኦሮሚያና በአማራ በተወሰኑ ምርጫ ክልሎች ከተጀመረ በኋላ በጸጥታ ችግር የተቋረጠባቸው አሉ።
2: ሻረሪት ዋት ላይ ተፈጽሞ ሲሰማ ነበር በአንድ ኪሎ ሜትር ምናምን አካባቢ ላይ።
0: የቀጠለውን የኢራንና አሜሪካ ሰጣ ገባ የተመለከተና ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይልሳትና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ።

0: አድማጮቻችን ከምርጫው ከዛሬው ምርጫ ጋር የተያዘውን ዘገባ ትንሽ ዘግየት ብለን እናቀርባለን። ከዚሁ ከምርጫው ጋር በተያዘ ደግሞ በኢትዮጵያ ዲሞክራሲ ታሪክ ብዙ በሚወራለት ምርጫ 97 ምን ያህል ሰዎች ለመምረጥ ተመዝግበው ነበር? በዘንድሮስ ምርጫ ምን ያክል ተመዝግበዋል? እስካሁን በተደረጉ ምርጫዎች ከተመዘገቡት ምን ያህሎቹ መረጡ? ቀጣዩ ጥንቅር ምላሽ ይሰጠናል።
1: በ1983 ዓ ም ኢህአዴግ ኢትዮጵያን ማስተዳደር ከጀመረ ወዲህ 6 ምርጫዎች ተደርገዋል። አሁን 7ኛ ላይ እንገኛለን። ከመጀመሪያው ምርጫ አንጻር ሲታይ የመራጮች ቁጥር በአሁን ወቅት ከግማሽ በላይ ጨምሯል። ለነገሩ ህዝቡም ጨምሯል። እስካሁን በተደረጉ ምርጫዎች ለመምረጥ የተመዘገበውና ድምፅ የሰጠውን ህዝብ አሃዞች ቀጥለን እንመለከታለን። ከ1987 ጀምሮ በ1987 በተደረገው ምርጫ በመላ አገሪቱ ከ21 ሚሊዮን በላይ ህዝብ በመራጭነት ተመዝግቦ ነበር። ከዚህ ውስጥ ከ20 ሚሊዮን በላይ ወይም ከ94% በላይ የሚሆነው ድምጽ ሰጥቷል። በዚህ ምርጫ 43 የፖለቲካ ፓርቲዎች ተሳትፈው ነበር። ወደ 1992 እንምጣ። በ1992 ዓመተ ምህረት በተካሄደው ሁለተኛው ምርጫ የተመዘገቡት መራጮች ከመጀመሪያው ጋር ሲነጻጸር ቁጥሩ እንብዛም አልጨመረም። ለመምረጥ የተመዘገበው ህዝብ 22 ሚሊዮን የሚጠጋ ነበር። ከዚህ ውስጥ 19 ሚሊዮን ወይም ከ90% የሚልቀው መራጭ ድምጽ ሰጥቷል። 1997 ምርጫን መልከት ግንቦት 7 1997 የሚረሳ አይደለም። ያን ጊዜ የተካሄደው ሶስተኛው ምርጫ ከፍተኛ ፉክክር የተደረገበት ነበር። ለዚህ ምርጫ ከ27 ሚሊዮን በላይ መራጮች ተመዝግበዋል። ከ22 ሚሊዮን ወይም ከ83% በላይ የሚሆኑት ደግሞ ድምጽ ሰጥተዋል። በዚህ ምርጫ ከሌሎች ምርጫዎች በበለጠ ተቃዋሚዎች ከፍተኛ ድምጽ ያገኙበት ነበር። ከ97 በኋላ 2002 ምርጫ ይመጣል። በ2002 አራተኛው ምርጫ የመራጩ ህዝብ ብዛት ወደ 32 ሚሊዮን የሚጠጋ ነበር። ከዚህ ውስጥ ከ93% በላይ ወይም 30 ሚሊዮን የሚደርሰው ህዝብ ድምጽ ሰጥቷል። ከዚህ በኋላ በ2007 ምርጫ ተደርጓል። ኢህአዴግ ለመጨረሻ ጊዜ ተሳተፈበት አምስተኛው ምርጫ የ2007 ምርጫ ነው። 37 ሚሊዮን የሚደርስ ህዝብ ተመዝግቦ ነበር። ከነዚህ ውስጥ ከ34 ሚሊዮን ወይም ከ93% የሚልቀው ህዝብ ድምጽ ሰጥቷል። 2013 የ2013 ስድስተኛው ምርጫ የተካሄደው ኢትዮጵያ በርስ በርስ ጦርነት ውስጥ ሆና ነው። በወቅቱ ኢህአዴግ ከስሞ ብልጽግና ለመጀመሪያ ጊዜ በምርጫ የተሳተፈበት ነበር። በትግራይና በሌሎች አንዳንድ ቦታዎች ምርጫ አልተደረገም። ለምርጫው ከ34 ሚሊዮን በላይ መራጮች ተመዝግበው ነበር። ሁሉም በሚባል ደረጃ ድምጽ መስጠታቸውን የምርጫ ቦርድ መረጃ ያሳያል። ይህም በፐርሰንታይል ሲቀመጥ 99.6% ነው።

እንዲህ እንዲህ ያለን የዘንድሮን የ2018 ሰባተኛ ጠቅላላ ምርጫ ላይ ደረሰን ምን ያህል ሰው ተመዝግቧል እንደ ምርጫ ቦርድ ገለጻ ከሆነ ለዚህ ሰባተኛው ጠቅላላ ምርጫ ከ54 ሚሊዮን በላይ ሰዎች ተመዝግበዋል በትግራይና በአንዳንድ የአማራ ክልል አካባቢዎች ምርጫ የማይደረግ ሲሆን በአማራና በኦሮሚያ የሚንቀሳቀሱ ታጣቂዎች ምርጫውን ተቃውመውታል ምን ያህል ህዝብ ምርጫውን እንደሰጠ ገና አሃዙ ይፋ አልሆነም።

0: ከትግራይ ክልል ውጭ ባሉት አብዛኛው የኢትዮጵያ አካባቢዎች የ7ኛው ጠቅላላ ምርጫ የድምጽ መስጠት ሂደት ዛሬ ሲካሄድ ውሏል። ይሁንና በአማራና በኦሮሚያ የተወሰኑ አካባቢዎች ድምጽ መስጠት ከተጀመረ በኋላ በተፈጠረ የጸጥታ ችግር ምክንያት የድምጽ አሰጣጥ ሂደቱ መቋረጡን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። የምርጫ ቦርድ ዋና ሰብሳቢ ሜላትወርቅ ኃይሉ ዛሬ ከማለዳው 12 ሰዓት ጀምሮ የተካሄደውን የድምጽ አሰጣጥ ሂደት በማስመልከት ረፋድ ላይ በሰጡት ጋዜጣዊ መግለጫ በመላው ሀገሪቱ ካሉ የምርጫ ጣቢያዎች 50188ቱ በሰዓቱ 12 ሰዓት ላይ ድምጽ አሰጣጥ መጀመሩን ተናግረዋል። ነገር ግን 695 የምርጫ ጣቢያዎች በሰዓቱ አለመከፈታቸውን ገልጸዋል። እነዚህ ምርጫ ጣቢያዎች በ30 ደቂቃና በአንድ ሰዓት ዘግይተው መከፈታቸውን ማብራርተዋል። በጸጥታ ምክንያት ያልተከፈቱ እንዲሁም በአማራና በኦሮሚያ ክልሎች ደግሞ ተከፍተው የድምጽ አሰጣጥ ሂደቱ ከተጀመረ በኋላ በተፈጠረ የጸጥታ ችግር ሂደቱ የተቋረጠባቸው ቦታዎች እንዳሉ በመግለጫቸው ላይ አመልክተዋል።
1: በጸጥታ ምክንያት ያልተከፈቱ ወደ 143 የሚሆኑ ምርጫ ጣቢያዎች አሉን። የጸጥታ ችግር ያጋጠመን አካባቢዎች አሉ። በዚህም ምክንያት የድምጽ አሰጣጥ ሂደቱ የተቋረጠባቸው ምርጫ ክልሎች አሉ። በቢሎኖፓ፣ በመቺ፣ በቀርሳ፣ በነዚህ በኩታበር አካባቢ፣ በኦሮሚያና በአማራ በተወሰኑ ምርጫ ክልሎች ከተጀመረ በኋላ በጸጥታ ችግር የተቋረጠባቸው አሉ።
0: የድምጽ መስጠት ሂደቱ ያልተጀመረባቸውና ተጀምሮ የተቋረጠባቸውን ቦታዎች ግን ወይዘሮ ሜላት በዝርዝር አልጠቀሱም። በጸጥታ ችግር ምክንያት መስተጓጎል ከተስተዋለባቸው የአማራና የኦሮሚያ ክልሎች አንዳንድ አካባቢዎች ያነጋገርናቸው ነዋሪዎች ምርጫው በከተሞች በአብዛኛው በሰላም ቢካሄድም ከከተማ ወጣ ባሉ አካባቢዎች ግን ስጋቶች እንዳሉ ተናግረዋል። ካነጋገርናቸው አስተያየት ሰጪዎች መካከል በአማራ ክልል ሰሜን ሸዋ ዞን የሸዋሮቢት ከተማ ነዋሪ የሆኑ አንድ ግለሰብ በከተማዋ በከፍተኛ የጸጥታ ኃይሎች ጥበቃ ስር የድምጽ አሰጣጥ ሂደቱ መቀጠሉን ገልጸዋል። ነገር ግን ከከተማዋ ወጣ ባሉ አካባቢዎች የተኩስ ድምጽ እንደሚሰማ ለደህንነታቸው በመስጋት ስማቸውን እንዳንጠቅስ የጠየቁን እኚሁ ነዋሪ ተናግረዋል።
2: ከጠዋት ጀምሮ ትንሽ ጎንና ጎን ግጭት ነበሩ። በየቀበሌዎቹ ድንኳኖች ተጥለዋል። እንደዛም ሆኖ አጎራባች ሀገሮች የሚባሉ አሉ። ከዚሁ እዛ ወረዳ ላይ ሆኖ ስቴምቦ የሚባል ኦቦ የሚባል ወደ ራሳ የሚባል እነኝ አካባቢዎች የተካሄደ አይመስለኝም ምርጫው። በሌላ ግን በጥሩ ሁኔታ ተካሄደ።
0: እንዴት ነው ሸዋሮቢት ላይ ያለው ድባብ?
2: ሸዋሮቢት ጠዋት ላይ ተኩስ ይሰሙ ነበረ። ያው በአቅራቢያ ነው፣ በትንሹ በአንድ ኪሎ ሜትር ምናምን አካባቢ ላይ ያው ከአሁን የጠቀስኳቸው የገጠር ቀበሌዎች ላይ የተወሰነ ተኩስ ነበረ። የከባድ መሳሪያ ድምፅም የቀላል መሳሪያ ድምፅም ይሰማል። በዛም ሆነ ግን ከተማዋ በጸጥታ ነው ያለችው። ምርጫውም እስካሁን ተካሂዷል። ኦልሞስት ፓትሮል እያደረጉ ነው። በመከላከያም ከፌዴራልም ከሚኒሻም የተወጣጡ በየሰዓቱ ፓትሮል ያደርጓታል። ቆንጆ ነው።
0: ከሰሜን ጎጃም ደቡብ አቸፈር ወረዳ ያነጋገርናቸው ስማቸው እንዳይጠቀስ የጠየቁን የዱር ቤቴ ከተማ ነዋሪ ደግሞ በአካባቢው ምርጫ አለ ለማለት ያዳግታል ይላሉ። ለዚህም ምክንያታቸውን እንዲያስረዳሉ።
3: ምርጫ ዛሬ አሁን ምርጫ ተካሂዷል ለማለት ትንሽ ይከብዳል። ኖርማሊ ያው በተቻለ መጠን እንትን ለማለት ተሞክሯል። ግን ምንም ነገር ተሳታፊ ነው የሚባልበት ሁኔታ የለም። መዝሙን በየቤቱ ዘግቶ ነው ቁጭ ያለው። አመራሮች ብቻ የተወሰኑ ሰዎችን ለእይታ ለፎቶግራፍ ይጠቀሟቸው ማህበረሰብ አሉ። አንዳንድ አልፎ አልፎ ይቀዛው ይዘነዙ ቤት ውስጥ ዘግቶ ነው ሁሉም ይዋል። አጠቃላይ እዚህ ከፋኖ ኃይሎች ጋር ውጊያ ነበረ፣ ከፍተኛ የሆነ እንትን ነበር እና በዛ የተነሳ ማህበረሰቡም ራሱ ለመደበቅ ነው የሮጠ። አመራሩን በተመሳሳይ እንደኛ በተለኛ ያለንበት ቀጠና አካባቢ ምንም ነገር የለም። በየቦታው ጓደኞቻችን ጋር ስንደዋወል ውጊያ አለ ነው። በንጋት ነው ለሊት ነው የተጀመረው ውጊያው። በጠዋት ጀምሮ ነው ውጊያው የተጀመረ። አሁን እኛ ያለንበት አካባቢ ሌላ አካባቢ ጓደኞች ጋር እንደዋወላለን።
0: የት አካባቢ ነው
3: የተጀመረ? አቸፈር ነው ያለውኝ። ኖርማሊ መሬት ላይ ያለው ነባራዊ ሁኔታ ጋር ምንም ነገር የለም። በቃ ሰው ራሱ ለማዳን የሚወጡ በየቦታው ማለት ነው። ኢቨን አሁን በዚህ ሰዓት ራሱ ሚጎች እየጮሁ እየዞሩ ነው አሁን እያወራሁ ማለት ነው። ምርጫው ደግሞ አሁን አለ ተብሎ የሚታሰበው መከላከያ ሰራዊት ያለባቸው ወረዳ ከተሞች ላይ ነው። እኔ ካለሁበት የወረዳ ከተማ ላይ ነው አሁን ያለ። እዛ ውጭ አሉት በየቦታው ታጠቃይሉ በየዙሪያው አለ። ያም ስጋት ስላለ የሚመርጠውም የለም የሚያስመርጥ አመራርም የለም። ያን ያክል ካርድ ያወጣ ማህበረሰብም የለም። አሁን ለመምረጥ የሚያስፈልግ ካርድ መኖር አለበት።
0: የሸዋሩ ቢቱም ሆነ የዱር ቤቴው አስተያየት ሰጪዎቻችን በአከባቢዎቹ ያለው የትራንስፖርት እንቅስቃሴ መቋረጡን ተናግረዋል። በሸዋሩ ቤት ከመርጫው ጋር በተገናኘ ሊከሰቱ የሚችሉ የጸጥታ ችግሮችን ለመከላከል በሚል በመንግስት የጸጥታ ኃይሎች ክልከላ ከትራንት መጋቢት 23 ጀምሮ ምንም አይነት ተሽከርካሪዎች በከተማዋ አገልግሎት እየሰጡ እንዳልሆነ የገለጹት አስተያየት ሰጪያችን ሀገር አቋራጭ ተሽከርካሪዎች ደግሞ ላለፉት 3 ቀናት ከተማዋን አቋርጠው አለማለፋቸውን እንደታዘቡ ገልጸዋል። ባቸፈር ደግሞ የትራንስፖርት እንቅስቃሴ የተቋረጠው ካለፈው ሳምንት ሐሙስ ለት ጀምሮ መሆኑን ነው አስተያየት ሰጪው የተናገሩት። ለዚህም ምክንያቱ የፋኖ ታጣቂዎች ባወጁት የተሽከርካሪ እንቅስቃሴ እገዳ ምክንያት በተፈጠረ ስጋት የተነሳ መሆኑን አስረድተዋል። የጎንደር ነዋሪ የሆኑ አስተያየት ሰጪም ምርጫው በከተማው እየተካሄደ መሆኑን ጠቅሰው ነገር ግን በከተማውና በዙሪያው ስለታዘቡት ድባብ ዝርዝር መረጃ ከመስጠት ተቆጥበዋል። በኦሮሚያ ክልል ምስራቅ ሸዋ ዞን ቦሰት ወረዳ የወለንጭቲ ከተማ ነዋሪ ለቢቢሲ አፋን ኦሮሞ እንደተናገሩት

0: እኔ በኦለንጪት ነው የመረጥኩት። ሰሞኑን የጸጥታ ችግር ነበር። በታጠቁ ኃይሎች ምርጫውን የማደናቀፍ ሙከራዎችም ተደርገዋል። ሆኖም የመንግስት የጸጥታ ኃይል ምርጫው በተሳካ ሁኔታ እንዲካሄድ አድርጓል። በኦሮሞ ነጻነት ሰራዊት ስም የሚንቀሳቀስ ኃይል ነው ትላንት ምሽት በምርጫ ጣቢያዎች አካባቢ እርምጃ ለመውሰድ ብዙ ሙከራዎች ነበሩ። በቦርጫታ ምርጫ ጣቢያ በተለያዩ የቦሰት ወረዳ ቀበሌዎች እርምጃ ለመውሰድ ሙከራዎች ነበሩ። መንግስት ያለውን ኃይል ተጠቅሞ ምርጫው እንዳይደናቀፍ አድርጓል። እዚህ አካባቢ ችግሮች አልፎ አልፎ ይታያሉ። በተለይ በኢትዮ ጅቡቲ መስመር ሾፌሮችን ማገት፣ መንገድ ላይ ጥቃት መሰንዘር ወዘተ ስላለ የሰው ህይወትም ያልፋል። ባለፈው ሳምንትም ይህ ችግር ተከስቶ ነበር። አውራ ጎዳናውን ለመጠበቅ በተሰማሩ የመንግስት የጸጥታ ኃይሎች ላይ ጥቃት ይሰነዘር ነበር። ያም ሆኖ ምርጫ ጣቢያዎች ከጧት ጀምሮ ክፍት እንደነበሩ አይቻለሁ። ከምርጫ ዋዜማው ጫናና ተጽኖ በስተቀር ዛሬ የተለየ ነገር አልነበረም።
1: በጅማ ከተማ ነዋሪ የሆኑት ካሚል መሐመድና ነጃት ድምጽ በሰጡበት ጣቢያ የነቃ ተሳትፎ እንደነበረና ከማለዳ ጀምሮ ረጃጅም ሰልፎችም እንደነበሩ ለቢቢሲ ተናግረዋል።
2: እኔ መረጥኩት ጅማ ከተማ ጅሬን እድር ምርጫ ጣቢያ ነው። እንግዲህ ሌሊት ከጓደኞች ጋር ሲደዋወል ነበር ጠዋት። እነሱ ሂዶ በጣም ሰልፉ በጣም ረጅም ስለነበረ ቀስ ብለን አሉኝ ጓደኞቼ። እኔ አራት ሰዓት አካባቢ ሂጄ ነው ወደ ስድስት ሰዓት መርጬ የወጣሁት።
3: የመረጥኩበት ምርጫ ጣቢያ በበቾ ቡሬ ቀበሌ ማመደ ሚንሼሊ በሚባል ምርጫ ጣቢያ ነው ምርጫ የመረጥኩት። በጣም አሪፍ ነበረ።
1: ጠቅላይ ሚኒስትር አብይ አህመድ በስም ያልጠቀሷቸውንና የኢትዮጵያ ታሪካዊ ጠላቶች ያሏቸውን አካላት ምርጫው በታሰበው መልኩ ሰላማዊ ሆኖ እንዳይካሄድ የሚገዟቸውን ኃይሎች ገዝተው በስፋት አሰማርተዋል ሲሉ ከሰዋል። ጠቅላይ ሚኒስትሩ በትውልድ አካባቢያቸው በሻሻ ተገኝተው ድምጽ ከሰጡ በኋላ ለጋዜጠኞች በሰጡት አስተያየት ስለ ሁኔታው ይህም ብለዋል።
4: ይህ ምርጫ እንዲደናቀፍ በመቶዎች የሚቆጠሩ ቦምቦች በየከተማው ኩስ ለቅም ኖረናል። ሰው የራሱን ወገን የራሱን ወንድም ማን ላይ እንደሚያርፍ ሳያቅ እንደረበሽኩ ለማለት ብቻ ከሆነ አገር የተላከለትን ቦምብ ይዞ በየከተማው መሄድ ይሄ ጤነኛ የትግል ስልት አይደለም። ያ ቦምብ ልጅህን፣ እናትህን፣ ወንድምህን፣ እህትህን ሊገል ይችላል። ጠላት ላይ የሚያርፍ አይደለም።
1: ጠቅላይ ሚኒስትሩ የዘንድሮ ምርጫ በአፍሪካና በአፍሪካ ቀንድ ዴሞክራሲና የህዝብ ይሁንታ ለመለማመድ ያግዛል ብዬ አምናለሁ ሲሉም ተናግረዋል።
5: አሁን ደግሞ ወደ አጫጭር ዜናዎች አልፋለሁ። የናይጄሪያ የቀድሞ ጀነራልና ባለቤታቸው በታጣቂዎች ታገቱ። ሜጀር ጀነራል ራቢ አቡበከር እንደ አውሮፓውያኑ ከ2015 እስከ 2017 የናይጄሪያ መከላከያ ቃል አቀባይ የነበሩ ሲሆን ቅዳሜ ዕለት ካትሲና ግዛት ወደሚገኘው መኖሪያ ቤታቸው እየሄዱ ባለበት ወቅት ከነ ባለቤታቸው መታገታቸው ተገልጿል። ብራዚል በኢቦላ የተጠረጠሩ ሁለት አካሚዎችን እየተከታተልኩ ነው አለች። የብራዚል ጤና ባለስልጣናት በአገሪቱ ሁለት ትልቅ ከተሞች ሳኦ ፖሎ እና ሪዮ ዴ ጄኔሮ ሁለት በኢቦላ ቫይረስ ተይዘው ሊሆን ይችላሉ የተባሉት አካሚዎችን እየተከታተሉ መሆኑ ተነግሯል። የኢራንና አሜሪካ የሰሞኑን ጉሎ ደግሞ እንዲቃኝተናል።
0: እንዳመለኛ ደመኛ እንዳልተባረከ ትዳር ለሊቱን ሲቆራቆሱ ቀኑን ሲወዳደሱ የሚያድሩት አሜሪካንና ኢራን በሳምንቱ መጨረሻ ሰላም ፈጠሩ ሲባል ለሽምግልና እንዳስቸገሩ ወደዚህኛው ሳምንት ተሻግረዋል። ታረቁ ችግራቸው በፓኪስታን ሽምግልና ተፈታ ሲባል ጭራሽ ሲታኮሱ ሳምንቱን አገባደውታል ነው የተባለው። አሜሪካ በሆርሙዝ ወሽመጥ አቅራቢያ የሚገኙ ኢላማዎችን መትቻለሁ ብላለች። ኢራን አላስተባበለችም። በተመታች ቁጥር አህያውን ፈርቶ ዳውላውን ስልት የምትጠቀመው ቴህራን እንደተለመደው ኩዌት ላይ ቁጣዋን አብርዳለች። የኩዌት ጎረቤቶች ኢራንን እናወግዛለን መግለጫ በማውጣት ከጎኗ ቆመዋል። ከነዚህ መሃል ሳውዲን የቀደማት የለም። የኩዌት ጦር ከኢራን የተወነጨፉ ድሮኖች እና ሚሳኤሎችን መመከቱን የገለጸ ሲሆን ነገር ግን በየት በኩል የተወነጨፉ መሆናቸውን አላስታወቀም። የአሜሪካ ማዕከላዊ እዝ በምህጻሩ ሴንትኮም የኢራን ራዳርና ማዘዣ እንዲሁም በጎሩክና ቄሸም ደሴቶች የሚገኙ የድሮን መቆጣጠሪያዎች በሳምንቱ መጨረሻ ላይ ራስን የመከላከል ጥቃት ተፈጽሞባቸዋል ብሏል። ራስን የመከላከል ጥቃት ምን ማለት እንደሆነ ባብራራም። ይህ በእንዲህ እንዳለ የኢራን እስላማዊ አብዮታዊ ዘብ የአሜሪካ ጦር ሰፈር ላይ የአጸፋ ምላሽ ጥቃት መፈጸሙን ያስታወቀ ሲሆን የት እንደሆነ ግን ስፍራውን አልገለጸም። ፕሬዚደንት ዶናልድ ትራምፕ ቀደም ብሎ የሰላም እቅዱን ማረም እንደሚፈልጉ ተናግረው የነበረ

0: ቢሆንም ከኢራን ጋር በትክክል ለመስማማት እንፈልጋለን ሲሉም ተናግረዋል። ግልጽ አይደለም የዶናልድ ትራምፕ ፍላጎት ለኢራን ቀርቶ ለወዳጅ ሪፐብሊካኖችም ግልጽ አይደለም። በሁለቱ ሀገራት መካከለ የሚደረገው የሰላም ንግግር እስካሁን ድረስ ፍሬ አልባ ሆኗል። ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ የሰላም እቅዱን ዲሞክራቶች አፈንጋጭ ሪፐብሊካኖች እንዲሁም የፖለቲካ ሸፍጠኞች እንዲዘገይ ምክር እየሰጡ ነው ሲሉ ከሰዋል። ፕሬዝዳንቱ ዘና ብላችሁ ተቀመጡ በስተመጨረሻ መሳካቱ አይቀርም ይሳካልም ሲሉ ጽፈዋል። ኢራን በአሜሪካ ጥቅሞች ላይ ጉዳት ማድረስ ዋን በትገልጽም በዝርዝር ያለችው ነገር የለም። ሴንትኮም የአሜሪካ ወታደሮች ላይ ጉዳት አለመድረሱን አስታውቋል። ኢራን ተጨማሪ ማስፈራሪያም ሰጥታለች። በፋርስ ዜና በኩል ባስተላለፈችው መልእክት ከእንግዲህ የአሜሪካ ጥቃት የሚደገም ከሆነ የሞስደው ምላሽ ሙሉ በሙሉ ከዚህ ቀደም የተለየ ይሆናል ስትል አስጠንቅቃለች። ሆርሙዝ ዛሬም እንደተዘጋ ነው ያለው። በሆርሙዝ በኩል አንድ አምስተኛው የዓለም ነዳጅና የተፈጥሮ ጋዝ የሚያልፍ ሲሆን ጦርነቱ ከተጀመረ ወዲህ የመርከቦች እንቅስቃሴ በመስተጓጎሉ የዓለም ነዳጅ ዘይት ዋጋ አሻቅቧል። ዛሬም የኢራንና የአሜሪካንን አያያዝ አይቶ ይመስላል የዓለም ነዳጅ 4% ጭማሪን አሳይቷል። ይበንዲ እንዳለ ፕሬዝዳንት ዶናልድ ትራምፕ ከሶስት ወራት በፊት የተጀመረውን የአሜሪካና ኢራን ጦርነት ለመቋጨት የሚያስችለውን ስምምነት ለማስተካከል ፍላጎት አለኝ ብለዋል። በቀረበው ረቂቅ ላይ ይደረጋሉ የተባሉት ለውጦች በሆርሙዝ ወሽመጥና የተብላላ ዩራን የማወጋገድ ጋር የተያዙ እንደሆኑ በአሜሪካ የቢቢሲ አጋር የሆነው CBS ኒውስ ዘግቧል። ዋይት ሃውስ አስተያየት እንዲሰጥ ቢጠየቅም ምላሽ አልሰጠም። የኢራን ዋና ተደራ ዳሪ መሐመድ ባጋር ጋሊባፍ እሁድለት የኢራን መብት ሙሉ በሙሉ እስካልተጠበቀ ድረስ ቴህራን ምንም አይነት ስምምነት አትፈጽምም ብለዋል። ስምምነት ከተፈጸመ ለኢራን የማዕቀብ ፎይታ ሊሰጥ እንደሚችል የተዘገበ ሲሆን ቴህራን የተያዘባትን በቢሊዮን ዶላሮች የሚቆጠር ሀብቷን እንድታገኝ ያስችላታል። ቢያንስ 12 ቢሊዮን ዶላር እጇ ይገባል ተብሎ ይጠበቃል። ትራምፕ ከፎክስ ኒውስ ጋር ሐሙስ ዕለት ባደረጉት ቃለ ምልልስ አንድ ማስተማመኛ ማግኘት ያለብኝ የኒኩሌር መሳሪያ ኢራን እንዳይኖራት ማድረግ ነው። ይህን ተስማምተዋል እናም በጣም ደስ ብሎኛል ብለዋል። ስምምነት ለመፈጸም እንደማይቸኩሉም ደጋግመው ተናግረዋል ዶናልድ ትራምፕ። ይህን ካሉ በኋላ አርብ ዕለት በሲቹዌሽን ሩም ትራምፕ ከከፍተኛ ባለስልጣናቶቻቸው ጋር ስብሰባ ተቀምጠው ነበር። ስምምነቱን ለመቀበል እያዘነበሉ እንደሆነም ተዘግቦ ነበር። ከስብሰባው በኋላ ስብሰባው 2 ሰዓትን የወሰደ ነበር። ምንም የተባለ ነገር የለም። ከዚያና ከዚህ የሚወጡ መረጃዎች እርስ በርስ የሚጋጩ ሆነው መገኘታቸውን ያስተዋሉት የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ ግልጽ ድምዳሜ ላይ ካልደረስን እየተነገረ ያለው ሁሉም ነገር ግምት ነው ብለዋል። በኢራን ተቃዋሚዎች የሚዘወሩ ሚዲያዎች ደግሞ የኢራን ፕሬዝዳንት መልቀቂያ ማስገባታቸውን ሲዘግቡ ነበር። የኢራን ሚዲያ ግን ይህንን ዜና መሰረተ ቢስ ጠላቶች የፈበረኩት ሲል አስተባብሎታል።
1: አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛን ነበር። አብራችሁን ስለቆያችሁ እናመሰግናለን። የዛሬውን በዚያ በቃን። ነገ በሌሎች ዘገባዎች እንገናኛለን። እስከዚያው ጤና ይስጥልን።

0: biyya amamakada herra sagalen ukasa mesha salpafi gurgudda daga hamature akasiste magalitit tasgabit ture filannonis geggefamera amma sochina danjiru sochin humnotna genyas garid hundum tuq indominan asifach sochwa to atajiru rayanit sabiya policy milisha kesa ka walit babahan yero yeron hordo figuru bared
1: ከደዚህ ወደዚያ ያሉ ፓትሮል ያረጉ ነው
2: ቡፈታሌ ፍለኖ ሄዱት ፍለኖን ሃሉም ኤገመን የሮን ኤገሉስ በከወም ራሰት ገሩ ሰውብረኮ ነገኛን አደጭቱ ቦርዲን ፍለኖ ኢትዮጵያ በሴጅራ ወልት ቀብዱን ቦርዲ ፍለኖ አዴ ሜላት ወርቅ ኃይሉ ጉያር ራይፍ ሰሚዲያሌፍ ከነኒን ከነጀደን
3: ድምጽ የሚሰጣባቸው ምርጫ ጣቢያዎች ከጧቱ 12 ሰዓት ጀምሮ እንዲከፈቱ ነው ህጉም የሚለው
4: ቡፈታሌን ፍለኖ ሰገለን እትከነሙ ገነመ ሰዓት ይቁጠለመራ ኤገሌ አከበነመን ሴሪ ጋፈተ ቡፈታሌ ፍለኖ ቀብኑ ከሳ ከንሰዓት ይቁጠለመት በነመን ኩመሸን ተማፊ ይበተኮ ሰደት ተሚሰደትይደ ከነየሮዳን ሂም በነምን ይጅሩ ቡፈታሌን ፍለኖ ይበጃፍ ሰገል ተሚሸን ተአንሞ ሰዓት ይቁጠለመ ቦደ ገረ ሰዓት ይቁጠለመ ፎለካ አከሱመስ ሰዓት ይቶኮቲ ከን በነመን ጅሩ ሰበረኮ ነገኛን ከን ሂን በነምን ገረ ይበተኮፍ አፍርተሚሰዲኒ ተኦ ሰበረኮ ነገኛን ናኖሌን ፍለኖ ሰገሌ ከኑን አደጭቴ ጅሩ ናኖሌ ፍለኖ ኦሮሚያ ፊ አማራ ሙራሰ ቢሎኖጳ ገቺ ቀርሳ አከሱመስ ኩታበሪቲ እርገ ሰገሌ ከኑን ኤገሌ ቦደ ሰበረኮ ነገኛን በቂ አደጭቴ ጅረ
3: ኩታበር አካባቢ በኦሮሚያና በአማራ በተወሰኑ ምርጫ ክልሎች ከተጀመረ በኋላ በጸጥታ ችግር የተቋረጠባቸው አሉ።
2: ገመካኒን ሚኒስትር ሙሜ ኢትዮጵያ አብይ አህመድ ጉያራ ጎድነ ጅማ ተርገሙን ሰገሌ ከነኒጅሩ ቡልቻን ኢትዮጵያ ያድ ሚዲያ ላይ በየከሳፍ ከነኒን ለሚሌ ገነማን ፍለቹፍ ባን ድንቅ ሲፈተን
5: ሐዋስቲ በላ በየኬኛ ኮፓይን ሰርነ ኡመቹፍ ሰርነ ጃረቹፍ ከቡ ቢፋደዳቲ ሙልሳቱ ወራ እንያራ ሙአድ ዲኑን ገኛ ምባተኑ እንገልተኑ ለቹ እንደንደሰኑ ስር ነው ኡመቹ እንደንደሰኑ ጀኒ ተጣፊ ጉዳጎቻ ትረኒ ምን ከነው እንደዲዴ ገነማን በይ በከው እንደትጩ አበቴ ፍለኖ አቃተተ ዲምሳጅር ኮፒ ምን ከኝ ስር ነው ኡፊት ኡመቹ ኡመቹ ስር ነው ኡፊት አበቹፍ ከቡጋፈ አኒ አርጉ ከምፍለቱ ጫላ ወረፍለተ ሙፍን ይያዳ ምንኩን ጎቱም ማራን ከነገር ኤራ ወረፍለም ሙማል ጎዳፍ ከንጆር ባየን ያደስ ጋሰውቲ ምንከኝ ጋሌ ቪጀር ዋምበር ባዱም ቤካ ማሊፈ ከጎዱ ሲም ቤካ ሰነን ወርባችሳ ይጃረሙን ወርባችሳ ኦልዲና ሶበዳ ዲን ኦላከን ኦሉ ንቆዱ ፊ ሰነን ራደብሲ ሱፍ መልያክ ዱበተ ሙሰላሚቲ ሀተውቲ ምንብየ ከና ካባኪብ ሊጣ ባሃዋን ጎቻጁር ኢትጋፈተውማ ፋማን አማኑማ ጉዳ ኑሮት ገታዋን ጅሩፍ ከነራ ካኒ ማልጎነ ከንጀን ኢጋ ኦሌ ቡሌ መሪየኒ ከነገ ግምታ ቢይ ባይ በሬዳ ጅመንቱ ለከለ ይሳፈራ ባይ መገሪሳ መንከኝ ሶቻ አጅራ ከራነጋቲን በሄገላ ወጂ ባይ ላሉ ዘንደ እንጅራ ገመደ እንጅራ
2: ፍለኖ ዳቢ ቢየቡልቹ ኢራአነ ጀደኒ ጥንጠልቶት ሂማ ጅረን ከነረቲ ሚኒስትር ቡሜ አቢ ፍለኖን ኩኒ ወሊት ቡኢንሳ ከይን በርባችፍኔ ረጋዳ ጅዱ
5: ሴረቱ መጀለት ሞቱማ ኡፍ ኢጃሩ ፋዴምኒ አዴም ሰዴ ማጅሩኩን ኤርጋንሳ ጉዳድ ሃልኩም ጀቴጀና ደንዳሜ ጀናን ማሊፍ ጄኩም ሲበርባችሳ ማሊፍ ለጄሱም በርባችሳ ጋፊን ጋንፊያ ጋፊ አንጎቴ ጋፊ ሲያሳውቴ ሃለከናን ምመኖ ፈዲሳ አባበር ባለ ፍለቹፍ ቆባይ ነቀባ ሲሪብየ ከና ሃለከና ምጄሴ ጅራ ኩንጅረታናን ኦቡሌው ማሊፎሌ ጄሱ ገንጀሩ ጋፊ ጉዳና መጥቶማ ከና አለትስ ሞሴረ ኡሙን እንደንዳም አራኒ ሞየና ናቲ ወራንታ ቦራት ሞቴና ነው ወራና ኡሙሪ ከኝ ጉቶ ካታከና የተፈፋ ነጋታናን ገሩ ሁንዱም ትከኝ ፍለኑ ሃሞኑ ሃሞምኑ አከብየት ሞዋተው ለንደኝ ሞዋተው ዳፍ ነገኝ ሁንዳውል ጫላከተ ኤርጋንሳ ጉዳዳ ስርኒ ወጋተቆት ወጋኮራይት ንጃሮም አዴምሳን ከንጃሮም
2: ሚኒስትር ሙሜ አቢ ፍለኑን ኩና ካደንቀሙፍ ቃሙሌን ኤርጋን ፍደተኒ ሶቻን ጅሩ ጀቹን ዱበተኒ ጅሩ መቃሳኒ ገሩ ይንኦፍኔ
5: ዘንድሮ ምርጫ በዚህ በታሰበው መልክ ሰላማዊ ሆኖ እንዳይሄድ የኢትዮጵያ ታሪካዊ ጠላቶች የሚገዟቸውን ኃይሎች ገስተው በስፋት
6: ፍለኖን በረና ሃሊያ ደሜነ ከነደምኔ ድሩ ዲኖ ተጦ ያከንታን humnoota bitan bitanii baa'inaan bobbaasaniiru. Ololas dalaganiiru. Itoophiyaa keessa filannoo dimokiraatawaa adeemsisuun hin danda'amu. Ilaalcha jedhu akka horannu yaali taasisaniiru. Uummanni Itoophiyaa garuu akkuma yeroo hunda godhu gootummaa mul'isee karaa irra deeme hundarratti namuu ganamaan eegalee filataa jira. Filannoon kun akka gufatu boombiin dhimbaan lakkaa'amu magaalota keessatti lakkaa'aa turreera. Namni lammiidhuma isaa obboleessuma isaa eenyurra akka bu'u osoo hin beekin hookkaran uume jechuuf qofa boombii biyya weerraa isaaf ergame qabatee magaala irra deemuun qabsoo fayyaa qabeessa miti. Kanneen filataman amanamummaan akka tajaajilan kan mo'aman immoo akka bu'aa filannoo fudhatan hubachiisuun barbaada. Gama kanaan bu'aa filannoo dhufu fudhachuuf nuti qophiidha.
2: Hidhattoonni naannolee lamaan keessa socho'an waraana bilisummaa Oromoo fi hidhattoonni faannoo sochiin geejjibaa akka hin jiraannee fi filannoo akka danqan guyyaa filannoo dura dhaadatanii turan. Mootummaan garuu yaaddoo kana qolachuuf qophaa'u ajajaan waraana Itoophiyaa Fiild Maarshaal Birhaanuu Juulaa dubbatanii jiru. Jidduutti immoo odeessaawwan gaggabaabaa isinitti himna filannoon biyyaalessaa Itoophiyaa marsaa 7ffaa har'a ganama sa'aatii 12 qabee adeemsifamaa jiru sa'aatiin dheereffamu boordiin filannoo himee jira. Boordichi sagalee kennuun hamma halkan sa'aatii 6tti itti fufaa jedhee jira. Sababnis hiriirri dheeraa waan jiruufi jedhamee jira. Koomishinii mirga namoomaa Itoophiyaa hamma ammaa qabiinsa mirga namoomaa hin malle hin argine jedhe koomishinarii dhaabbata kanaa Birhaanuu Adeelloo haala kennisa sagalee buufataalee filannoo arba miincii fi jimmaa taajjabuu miidiyaa hawaasaa isaanii irratti ibsanii jiru. Koomishinarichi qaama miidhamtootaaf otoo hin hafin buufataaleen filannoo mijatoo turanii jedhan. Rippaabilika Dimokiraatawaa Koongootti namoonni shan dhibee Iboolaa irraa fayyuun

0: ሰላም ከመይ ተቀኒ ክብራት ኸታተልቲ ቢቢሲ ትግርኛ ሻብዓይ ዙር መረጻ ኢትዮጵያ ከመይ ካይዳሎ ዝብል ናይሎሚ ፈነወና ንፍልም ኣሎና
1: ዝንድሮ
2: ለማዓመት ነካይዶ ዘለና ምርጫ ኣብዞ ባቀርና ኣፍሪካ ብዝካየዶ መረጻታት ዲሞክራሲያዊ ለመመደን ድሌት ህዝብን ምዕዛብን ተሐግዝ ይለ ኣሓስብ ብፍላይ ኣብዞ ባቀርና ኣፍሪካ ምርጫ ዝዋ ጸጋሚ እዩ
0: ንሕልፈት ዓቢ ዝና ዘትረፈት ኢጣልያዊት ኤርትራዊት ስነጥበባዊት ዘውዲ ኣርኣያ ዝድህስስ ጦብላሕታ
3: ሓንቲ ንበይና ሓንቲ ጸላም ንኣፍሪካ ወኪላ ኣብ ዓዲ ጭልያን እሞ ካብ ባህላ ወፂኣ ባህሊ ናይ ዳማሳኣትያ ዓወት ክትጓናፀፍ ክዝከር እዩ በዚ ንሳ ክትምጎስ ይግባእ
0: ሰናይ መከተታል ኢትዮጵያውያን መረፅቲ ሎሚ 24 ግንቦት 2018 ኣብ ሻብዓይ ዙርያ ሓፈሻዊ መረፃ ይርከቡ ካብ ክልል ትግራይን ገለ ከባቢታት ክልል ኣምሓራን ወፃኢ ኣብ መላእ ሃገር ከም ዝካየድ ዝፍለጥ ሃገራዊ ቦርድ መረፃ ኢትዮጵያ ኣብ ገለ ከባቢታት ኣምሓራን ኦሮምያን ድምፂ ምሃብ ድሕሪ ምጅማሩ ብሰንኪ ዘጋጠመ ናይ ፀጥታ ፀገም እቲ ናይ ምድማፅ መስርሕ ምውሃብ መስርሕ ከም ዝተቋረፀ ኣፍሊጡሎ ሓላፊት ናይቲ ቦርድ ሜላት ወርቂ ሃይለ ብዛዕባ ጀሚሩ ዝካየድ ዘሎ ሻብዓይ ሓፈሻዊ መርጫ ኣብ ዝሃበቶ ጋዜጣዊ መግለፂ ኣብ መላእ ሃገር ካብ ዘለዋ መደበራት ምርጫ እተን 50188 ድምፂ ምሃብ ልክዕ በቲ ዝተተልመሉ ሰዓት 6 ከም ዝጀመረ ክትገልፅ ንከላ 695 መደበራት ምርጫ ድማ በቲ ዝተሓላለኸ ሰዓት ከም ዘይተኸፍተን ካብ 30 ደቂቕ ክሳብ 1 ሰዓትን ዝኸውን ዶንጌን ከም ዝኸፈታ ኣብሪሃ ወሲሓውን ብፍላይ ኣብቶም ዲጂታላዊ ምዝገባ ዝተካየደሎም ኣብ ኣዲስ ኣበባን ካልኦት ከባቢታት ዝርከቡ ቦታታት ምድንጓይ ተፈጢሩ ኣሎ ነዚ ንምፍታሕ ፃዕርታት ይካየድ ከም ዘለውን እታ በዓልቲ ስልጣን ተዛሪባ ወይዘሮ ሜላት እቲ ናይ ድምፂ ምሃብ መስርሕ ዘይተጀመረለን ተጀሚሩ ዝተቋረፀለንን ቦታታት ግን ብዝርዝር ኣይጠቐሰትን ቀዳማይ ሚኒስትር ዶክተር ኣብይ ኣሕመድ እውን ንሓላፍነት ዜጋታት ብዝምልከት እቲ ሕጋዊ መስርሕ ባይቶን ምቋም መንግስቲ ብከመይ ከም ዝፍፀም ከም ዝኽብል ይገልጽ
1: ዝንድሮ ምርጫ
2: ሎማ ዓመት ነካይዶ ዘለና ምርጫ ኣብዞ ባቀርና ኣፍሪካ ብዝካየዶ መረፃታት ዲሞክራሲያዊ ለመመደን ድሌት ህዝብን ምዕዛብን ተሐግዝ ዩ ለኣሓስብ ብፍላይ ኣብዞ ባቀርና ኣፍሪካ ምርጫ ኣዝዩዋ ፀጋሚ እዩ ካብ ኬንያ ሓሊፉ ምናልባት ከም ጅቡቲ ዝኣመሰለ ሃገራት ብዙሕ ናይ ምርጫ

0: እና ከመናሴ ኢንጆይን ጎሮኒርና ዘውዲ ዘአዝዋ ሰብ አይኮነትን ኢለኹም ሕል ኸላኒ ንምንታይ ርእያ ኣብ ዓድጢና ምስከትኩም ሮማ ምስከትኩ ርእያ ኣብ መገዲ ርእያ ንዘውዲ ክርዩ ቶም ጣልያን መካይኖም ጠጠ ኣቢሎም ክንማላእክ ዝብሉ ዝከረኒ ኣነ ኣውቶቡስ ከለኹ እቲ ትራፊክ በዚዑ ዓፂና መገዲ ተዓፂ ክሳዕ ክንዚ ዘውዲ ግን ቁልጭጭ ኣይበላን ክትከይድ ኣካይዳ ኣይ ዝከረኒ ንኩሉ ጥሒታቱ ክትከይድ እቲ ህወታ እውን ከምኡ እዩ ማለት እዩ ንዑ እውን ስዒራቶስ ከይዳ እያ ብዙሕ ዘረባት ተሰምዒ ኢኻ ግን ኣነ ብሓቂ ዘናኣነ ዝኩሉ ስዒረ እሞ ሕማም ልቢ መሓዛዛ ሰብ እዚአ ተረጊላ ሞተት ንኩሉ ፀራቶ ንኩሉ ክኢላቶ ንስድራኣውን ትሕግዞም ከም ዝነበረት ኣቦኣ እውን ብዛዕባ ዘውዲ ብዛዕባ ጓሎም ዘለዎም ዝነበሮም ኣረኣያ ለዊጦም ክኾኑ መጨረሹ ተስፋ ገብር ኣይፈልጥን እንታይ ይብሉ ከም ዝነበሩ ግን ከቢራ ኣኽቢራትና እያ ብከምኡ ክትዝከር ይግባእ ኣብ ታሪክ ክመፅ እዩ ዝጉዳይ ዝቀስ ኢሉ ዝሕጂ ምናልባት እቲ ዝግበኣ ምስጋና ኣይወሃቦን ይኸውን ግን ክመፅ እዩ ንምንታይ ዝኾነ ነገር እዩ ንቀበሎ ኣይንቀበሎ ግዜ ክፈርዞ እዩ ግን ብናተይ ኣረኣየ ብኣ ክንኮርዕ ይግባኣልና መገዲ ገሊሃትሎም እያ ንብዙሓት በዚ ንሳ ክትምጎስ ይግባእ በዚ ክትዝከር ይግባእ መስለኒ
1: ዝኸበርኩም ተኸታተልትና ናይ ሎሚ መደብ ናብ ዘዛዚምና ኣለና ምሳኹም ዘምሰኹ ኣዚ ብርሃነ ምስ ኣዋሃዲትና ፅነት ደበሳይ ተረኛ ቴክኒሽን ደቪድ መዋሳሩ ብምዃኒና ብርክለይቲ